0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለቱ እንደ ብራን ዘመን አቆጣጠር ዮም ሸሽ የውዳለት በትሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 25 2026 እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 15 2019 ሲሆን የቴክኒክ ባለሙያችን ናቲ ብላንኬት ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ እለታዊ ጋዜጦች ለአንባቢያን ታቀረባቸው አርስቶች መካከል ለእናንተ ይሆናሉ ብለን የመረጥናቸውን ወደ እናንተ እናደርሳለን። ሰሞኑን በሀገራችን ፖለቲካ ምን እየተወራ እንደሆነ ዋና ዋና የሚባሉትን አርስቶች ምርጥርጥ አድርጎ ወደ እናንተ ለማድረስ ባልደረባችን መረት ተከለ ተዘጋጅቷል። እንዲሁም የስኮትን በዓል አመጣጥና እንዴት መከበር እንደታዘዘ ሃይማኖታዊ ገለጻ እንዲሰጡን ራፍ ጋብዘናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያ ማርስተ ዜናዎቹን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ምሽት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ቱርክና ኳታር ፊት ለፊት ከሚደረጉ ጦርነቶች ባልተናነሰ እስራኤልን ለማጥቃት በተለያዩ መንገዶች የሚታገሉ ሀገሮች ናቸው ብለዋል። በያዝነው ዓመት 2026 286 የሃሪድ ወጣቶች ተዋጊ ወታደር ለመሆን ወደ መከላከያ ሰራዊቱ መዝመታቸው ተዘግቧል። በካልኪሊያ ተገኘ የተባለው ሰው ሰራሽ ዋሻ በመከላከያ ሰራዊቱና በፖሊስ መካከል አለመግባባትን ፈጥሯል። የዮርዳኖሱ ንጉስ አብደላ ትናንት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር እስራኤልን እንዳስጠነቀቁ ተጠቅሷል። የፍልስጤም ራስ ገዝ አስተዳደር ሊቀመንበር አቡ ማዝን በተባበሩት መንግስታት ጠቅላላ ጉባኤ እስራኤል በጋዛ ሰርጥና በዮርዳኖስ ሰማሪያ እየፈጸመችው ያለው ድርጊት ፍልስጤማውያን ከትውልድ ሀገራቸው እንዲሰደዱ የሚያደርግ ነው አሉ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ በአሜሪካ በኒውዮርክ ከተማ ትናንት ምሽት በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ከኢራን ጋርና ከሐማስ ጋር እየተደረገ ስላለው ጦርነት አጽንኦት ሰጥተው ተናግረዋል። ፊት ለፊት እየተካሄዱ ታሉ ጦርነቶች ባልተናነሰ ሁኔታ እስራኤልን ለማጥቃት በርካታ ባጀት መድበው ሚዲያ አዘጋጅተው የሚሰሩ ሀገራት መኖራቸውንም ጠቅላይ ሚኒስትሩ በግልጽ ተናግረዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ ንግግራቸውን ሊጀምሩ ሲሉ አዳራሹን ጥለው የሚወጡ ሰዎችን እንደተመለከቱ እንዲህ ብለዋል። እስካሁን አዳራሹን ጥሎ ያልወጣ ፈሪ ታለ፣ እባካችሁን አሁኑኑ አዳራሹን ጥላችሁ ውጡ ብለዋል። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን እስራኤል ጥራለች። በዚህ ሂደት እስራኤል ራሷን ብቻ ሳይሆን ሌሎች ሀገሮችንም ከኢራን ጥቃት ታድጋለች። ጠቅላይ ሚኒስትሩ የስድስቱን ቀን ጦርነት በመጥቀስ ወደ ሱሪያው ፕሬዚዳንት አህመድ አሻራ ንግግራቸውን ቆም አድርገው ዞር በማለት ራማት ሀጎላን የይሁዲ መሆኑን የሚያሳይ የታሪክ ግንኙነት አለ፣ ወደ ኋላ ተመልሶ የይሁዲን የሃይማኖት መጽሐፍ ታናህን በማንበብ እውነቱን ማግኘት ይቻላል ብለዋል። ጥቅምት 7 2023 ሐማስ በእስራኤል ዜጎች ላይ ያደረሰውን ከፍተኛ ጭፍጨፋ ከጠቀሱ በኋላ ይሁን እንጂ እስራኤል አልፈረሰችም፣ ሐማስን፣ ኢራንን፣ ሂዝባላን አጥቅታለች ሲሉ ተናግረዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ በትናንቱ ንግግራቸው ኳታርንና ቱርክን በከፍተኛ ሁኔታ ተችተዋል። ሁለቱ ሀገራት እስራኤልን የሚያስጠላ የሚዲያ ዘመቻ ከፍተው በዓለም ላይ እየሰሩ ይገኛሉ። የቱርኩን ፕሬዚዳንት ራጅብ ታይብ ኤርዶዋንን አምባገነን ብለዋቸዋል። ኳታርን ለሚዲያዎች ባጀት መድባ ሐማስን በመደገፍ የሰዎች አእምሮ በእስራኤል ጥላቻ እንዲሰክር የምትሰራ ሀገር ናት ሲሉም በከፍተኛ ሁኔታ በዓለም አቀፍ መድረክ ኳታርን ተችተዋል። በያዝነው ዓመት 2026 ባለፈው ወር ነሐሴ ወደ መከላከያ ሰራዊቱ የዘመቱ የሐርዲ ወጣቶች ቁጥር ከባለፈው ዓመት ጋር ሲነጻጸር የዚህ ዓመቱ በልጦ መገኘቱ ተዘግቧል። በ2025 230 የሐርዲ ወጣቶች ተዋጊ ወታደር ሆነው ሲዘምቱ፣ በ2026 286 የሐርዲ ወጣቶች ተዋጊ ወታደር ሆነው ወደ መከላከያ ሰራዊቱ መዝመታቸው ተጠቅሷል። በአጠቃላይ በየዓመቱ የሚዘምቱ የሐርዲ ወጣቶች ቁጥር መጨመሩን እንደ ናሙና ለማሳየት በ2023 ወደ 2300፣ በ2024 ወደ 2800፣ በ2025 ወደ 4300 የሚሆኑ የሐርዲ ወጣቶች መዝመታቸው መስተዋሉ የሐርዲ ወጣቶች ወደ ውትድርና ዓለም እየቀረቡ መምጣታቸውን የሚጠቁም እንደሆነ ተደርጎ ተዘግቧል። በይሁዳና ሰማርያ ቀበሌ ካልክሊያ በመትባለው ከተማ ተገኘ የተባለው ሰው ሰራሽ ዋሻ በመከላከያ ሰራዊቱና በፖሊስ መካከል ልዩነት ፈጥሮ መነጋገሪያ ሆኗል። የእስራኤል ፖሊስ ከትናንት በስቲያ በካልክሊያ ከተማ 22 ሜትር ጥልቀት ያለው ሰው ሰራሽ ዋሻ መገኘቱን ይፋ ያደረገውን በትናንትናው ዕለት የመከላከያ ሰራዊቱ ቃል አቀባይ ዋሻውን በሚመለከት የወጣውን መረጃ ዋሻ እንዳልተገኘ አስተባብሏል። መከላከያ ሰራዊቱ 12 ሜትር ጥልቀት ያላቸው ሁለት ጉድጓዶችና የተለያዩ ጠመንጃዎችና መሳሪያዎች እንጂ በፖሊስ ይፋ እንደተደረገው ዋሻ አልተገኘም ሲል የፖሊስን መረጃ በማስተባበል መረጃ በማውጣቱ ፖሊስ ለህዝብ ይፋ ያደረግነው መረጃ ከተለያዩ አካላት ጋር አድርገነው በነበረው እንቅስቃሴ የተገኘን በእጃችን የነበረ መረጃን ነው ሲል ለመከላከያ ሰራዊቱ የመልስ ምት ሰጥቷል ተብሏል። ያም ሆነ ይህ ሁለቱን አካላት ያላግባባቸው ነገር ተመርምሮ ትክክለኛው ይህ ነው የተባለ ነገር እንደሌለ ተዘግቧል። የፍልስጤም ራስ ገዝ አስተዳደር ሊቀመንበር አቡ ማዘን በተባበሩት መንግስታት ጠቅላላ ጉባኤ እስራኤል በጋዛ ሰርጥና በይሁዳና ሰማርያ ቀበሌ እየፈጸመችው ያለው ድርጊት ፍልስጤማውያን ትውልድ ሀገራቸውን ጥለው እንዲሰደዱ የሚያደርግ ነው ብለዋል። አቡ ማዘን ወደ አሜሪካ ለመግባት ፈቃድ ባለማግኘታቸው የተነሳ ንግግራቸው የተሰማው ቀደም ብሎ ተቀርጾ በተዘጋጀ ሁኔታ እንደነበረም ተጠቅሷል። አቡ ማዘን በጋዛ በይሁዳና ሰማርያ ቀበሌ እንዲሁም በምስራቅ ኢየሩሳሌም ለሚገኙ ፍልስጤማውያን ችግር ቅድሚያ ተጠያቂዋ እስራኤል ነች። በፍልስጤማውያን የዕለት ተዕለት ሕይወት

የተደፈነባት ሽብርተኝነትን የምትዋጋ ከእስራኤል ጎን የተመሰረተች የፍልስጤም ሀገር ነው ብለዋል። አንድ ለዮርዳኖስ ቤተ መንግስት ቅርበት እንዳለው የተነገረለት አካል የዮርዳኖሱ ንጉስ አብደላ በተባበሩት መንግስታት ጠቅላላ ጉባኤ ያደረጉት ንግግር ለእስራኤል ማስጠንቀቂያ ነው አለ ተብሏል። ንጉስ አብደላ በእስራኤልና በፍልስጤም መካከል ስላለው አለመግባባት መፍትሄ ታለመገኘቱ ባሻገር በተለያዩ አቅጣጫዎች የሚታዩ ጦርነቶችና የሰላም መደፍረሶች በእጅጉ እንደሚያሰጓቸው ባቀረቡት ንግግር አሰምተዋል። የንጉሱ እንዲህ መናገር የሁለቱን ሀገራት የዲፕሎማሲ መሻከር በግልጽ የሚጠቁም ነው ቢባልም አንድ የዮርዳኖስ ተንታኝ ዮርዳኖስ ከእስራኤል ጋር ምንም አይነት ችግር የለባትም፣ ዮርዳኖስ ችግር ያለባት ከእስራኤል መንግስት ፖሊሲ ጋር ነው ሲል ለሀገራችን ሚዲያዎች ንግግር አድርጓል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን እንድትሆኑ እንጋብዛለን። አብራችሁን ሁኑ።

የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ጋዜጦች እናልፋለን። ዛሬ ጋዜጦች በመጀመሪያ ሽፋናቸውና በዋናነት የተመለከቱትን ወደ እናንተ እናደርሳለን። የምንጀምረው እስራኤላዊው ጋዜጣ ይፋ ባደረገው ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት በተባበሩት መንግስታት ጠቅላላ ጉባኤ ተገንተው እስራኤል ህዝብ ጨፍጫፊ ናት የሚባለው የዚህ አመት ወይም የዘመናችን ትልቁ ውሸት ነው ሲሉ የተናገሩትን በመጀመሪያ ሽፋኑ በመጀመሪያ ገጹ ላይ እስራኤላዊው ጋዜጣ ይፋ አድርጓል። ጠቅላይ ሚኒስትሩ እንግዲህ ለሶሪያው ፕሬዝዳንት በዚህ ንግግራቸው ትናንት በተባበሩት መንግስታት ጠቅላላ ጉባኤ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሶሪያው ፕሬዝዳንት አሻራ ራማት ሀጎላን የይሁዲ ህዝብ መሆኑን ከሞሸ ራቤኑ ጀምሮ ማስረጃ አለ፣ ማስረጃውን ማወቅ የሚፈልግ ታናህን ማንበብ ይችላል ሲሉ ንግግራቸውን በማቋረጥ ወደ ሶሪያው ፕሬዝዳንት ዞር በማለት ተናግረዋል። ይህም ታይቷል። ለኢራኑ አገዛዝ የጊዜ ጉዳይ ነው እንጂ ዜጎች ተጨቋኝ ኢራናውያን አመጽ ማንሳታቸውና በሀገሪቱ አገዛዝ ላይ ለውጥ እንዲሆን መታገላቸው አይቀርም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በርካታ ምዕራባውያን አሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በርካታ የምዕራባውያን ሀገራት መሪዎች ለአንቲሸሚዎት ወይም ለይሁዲ ጥላቻ ለሚደረግ ዘመቻ እጅ ሰጠዋል፣ መታገል አቅቷቸዋል ይላሉ። በየሀገራት የይሁዲ ጥላቻ ሲንጸባረቅ ሲታይ መንግስታቶች ይህንን ነገር በመግታት ይልቅ እንደተሸነፈ ሰው ዝም ሲሉት፣ አንዳንዶችም ሲተባበሩት መታየቱ ይሄን መሸነፍ እንደሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅሰዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኒውዮርክን ከተማ ከንቲባ ሜምዳኒንም

0: የሐማስን ደጋፊዎች ታበረታታለ ሲሉ ትችት ሰንዝረውባቸዋል። እንደሚታወቀው የኒውዮርክ ከተማ ከንቲባ ሜምዳኒ ይሁዲ እንደማይደግፍ ነው የሚነገርለት፣ ይሁዲን እንደሚያረቅ ነው የሚነገርለት። እሳቸውም ከዚህ ተነስተው ሳይሆን አይቀርም ሐማስን ታበረታታለ፣ ሐማስን ትደግፋለ የሚል ንግግራቸውን ባለም አቀፍ መድረክ ያሰሙት ማለት ነው። በአሁኑ ሰዓት ይሁዲዎች በኒውዮርክ አሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩት እንደተባለው በአሁኑ ሰዓት ይሁዲዎች በኒውዮርክ እንደሚፈሩ ባንቲሸሚውት በጸረ ይሁዲያውያን ጥላቻ እንደሚሰቃዩና እንደሚሰጉም ተናግረዋል። ትናንት በአሜሪካ በኒውዮርክ ከተማ በነበረው የተባበሩት መንግስታት ጠቅላላ ጉባኤ 80 የሚሆኑ ሀገራት ኢራንን አውግዘዋል ተብሏል። ከነዚህ ሀገራት መካከል ባህሬን ተጠቅሳለች። የተከበራችሁ አድማጮቻችን፣ የእስራኤል የባህር ኃይል ትናንት 6ኛዋን የባህር ሰርጓጅ መርከብ ተቀብሏል። መከላከያ ሰራዊቱ ትናንት የተቀበላት የባህር ሰርጓጅ መርከብ ለመከላከያ ሰራዊቱ አዲስ የሚባል የጦር መሳሪያ መሆኑን ፕሬዚዳንት ይጽሐቅ ሄርጾግ ሳይቀር ተናግረውላታል። እንግዲህ ይሄ አዲስ የጦር የባህር ሰርጓጅ መርከብ እስራኤል አለኝ ከምትለው አዲስና ዘመናዊ መሳሪያ አንዱ ሆኖ እንደቀረበ ትናንት የሀገሪቱ ፕሬዚዳንት ይጽሐቅ ሄርጾግ ሳይቀሩ ተናግረዋል ማለት ነው። ወደ ፖለቲካ ስንሄድ ፖለቲካ አቪጊዶር ሊበርማን ቪንተር አዲስ ፖለቲከኛ ናቸው፣ ፖለቲካ እየተለማመዱ ነው፣ ነገር ግን ለጥምር መንግስት ምስረታ ጥሩ አጋር ሊሆኑ ይችላሉ ሲሉ መናገራቸውም በጋዜጦች ተጽፏል ማለት ነው። ወደ ማዕሪቭ ጋዜጣ ስናልፍ ማዕሪቭ ጋዜጣም ልክ እንደ እስራኤል ሀዮም ጋዜጣ የጠቅላይ ሚኒስትር ቢናሚን ናታንያሁ ፎቶግራፍንና የትናንቱን ንግግራቸውን በመጀመሪያ ሽፋኑ ላይ ይፋ አድርጓል ጽፏል። ጠቅላይ ሚኒስትር ቢናሚን ናታንያሁ እስራኤል ህዝብ ጨፍጫፊ ነች የሚባለው የዘመናችን ትልቁ ውሸት ነው ያሉትን ቅድሚያ ሰጥቷል ማለት ነው። ጠቅላይ ሚኒስትር ቢናሚን ናታንያሁ እንደሚታወቀው እስራኤል ጦርነት ከሐማስ ጥቃት አድርሶባት ጦርነት ከጀመረች ወዲህ በዓለም አቀፍ መድረክ ሁላ ተከሳ ትገኛለች። ለምንድን ነው ይሄ ሁሉ የሆነባት? እስራኤል ከሐማስ ጋር በምታደርገው ጦርነት ዓለም ምን ብሎ ነው እስራኤልን የፈረጃት? ፍልስጤማውያንን ህዝብ ጨፍጫፊ እንደሆነች አድርጎ ነው። ጠቅላይ ሚኒስትር ቢናሚን ናታንያሁ ይህን ያሉት ምንድን ነው? የዘመናችን ትልቁ ውሸት ነው፣ እስራኤል ህዝብ ጨፍጫፊ አይደለችም ሲሉ ትናንት ተናግረዋል። ጋዜጦችም እያንጸባረቁ ያሉት ይሄን ነው፣ እያሳዩ ያሉት ይሄን ነው። ማዕሪቭ ጋዜጣ በእስራኤል በትናንትናው ዕለት ሀገራዊ ምርጫ ቢደረግ ኑሮ ይላል በማለት ያደረገውን ሴኬር ወይም የህዝብ ትንበያ ይፋ ማድረግ ሞክሯል። እንግዲህ ማዕሪቭ ትናንትና በእስራኤል ሀገር ሀገራዊ ምርጫ ለፓርላማ ቢደረግ ኑሮ በትንበያው መሰረት ያሻር የሚባለው ፓርቲ 22 ማንዳት ወይም የህዝብ መቀመጫ ወንበር፣ ሊኩድ 18 የህዝብ መቀመጫ ወንበር፣ በቤኔት የሚመራው 13፣ በያይር ጎላን 11፣ እስራኤል ቤቴኑ 9፣ ኦጽማ ይሁዲት 9 ሊያገኙ ይችሉ እንደነበር ትናንት በሀገራችን ምርጫ ቢደረግ ኑሮ ይፋ አድርጓል ማለት ነው። ሌላው በካልኪሊያ ከተማ በይሁዳና ሰማርያ ቀበሌ በምትገኘው ከተማ ማለት ነው፣ የፍልስጤማውያን እና አረቦች በሚኖሩበት አካባቢ ፖሊስ ከትናንት በስቲያ ምን አድርጎ ነበር? 25 ሜትር ጥልቀት ያለው ሰው ሰራሽ ዋሻ ተገኝቷል ሲል ይፋ አድርጎ ነበር። ነገር ግን ትናንት የመከላከያ ሰራዊቱ ቃል አቀባይ ምንድን ነው ያሉት? ይህ ተገኘ የተባለ 25 ሜትር ጥልቀት ያለው ዋሻ ሳይሆን 12 ሜትር ጥልቀት ያላቸው ሁለት ጉድጓዶች ተገኝተዋል። በእነዚህ ጉድጓዶች አካባቢም የጦር መሳሪያ ጠበንጃ ምናምን ተገኝተዋል እንጂ በፖሊስ ይፋ እንደተደረገው ልክ ከዚህ በፊት የሐማስ ዋሻ የሂዝባላ ዋሻ ተብሎ እንደሰማ ነው እንደዚ አይነት ዋሻ እንዳልሆነ ይፋ አድርጓል። በዚህ የተነሳም ፖሊሶች እኛ ዝም ብለን አይደለም የተናገርነ፣ ከዚህ በፊት ስናደርገው በነበረው እንቅስቃሴ ያለንን መረጃ ነው፣ እጃችን ላይ የነበረውን መረጃ ነው ይፋ ያደረግ ነው ብሏል። በዚህ የተነሳ መከላከያ ሰራዊቱና ፖሊስ አለመግባባት ላይ ደርሰዋል ማለት ነው። ማዕሪቭ ጋዜጣ ጠቅላይ ሚኒስትር ቢናሚን ናታንያሁ አማራጭ ስለሌለን ጦርነቱን እንቀጥልበታለን ሲሉ መናገራቸውን ትናንትና መናገራቸውን ነው ይፋ ያደረገው። የፍልስጤም ራስ ገዝ አስተዳደር ሊቀመንበር አቡ ማዘን ደግሞ የእስራኤል መንግስት ፖሊሲ የሽብርተኝነት አካሄድ ነው የሚጠቀመው ብለዋል። በተጨማሪም የእስራኤል መንግስት ፍልስጤማውያንን ከትውልድ ሀገራቸው እንዲሰደዱ ሆን ብሎ እየሰራ መሆኑን የእስራኤል መንግስት ፖሊሲ የፍልስጤማውያንን ለማባረር ለማሰደድ ከሀገራቸው እንዲርቁ ለማድረግ እየሰራ መሆኑን ተናግረዋል ማለት ነው። አይዘንኮት ሁለት ማንዳት የሚሆኑ መራጮችን ከጽዮኑት ሀዳቴት ወደ እሳቸው እንዲኮበልሉ ለማድረግ በቅርቡ እያቀዱና እየሰሩ እንደሆነም ተነግሯል። የዲዮት አክሮኖት አድማጮቻችን ጠቅላይ ሚኒስትር ቢናሚን ናታንያሁ በግብጽ የባህር ሰርጓጅ መርከብ ስምምነት ተግባራዊ እንዳይሆን ግብጽ የባህር ሰርጓጅ ስትገዛ ስምምነት ተደርጓል። ይህን ስምምነት የፈቀዱ እሳቸው ናቸው ተብሏል። ግን ስምምነቱን ከፈቀዱ በኋላ ይህ ስምምነት ተግባራዊ እንዳይሆን በድብቅ ይላሉ የሞሳድን ሰዎች በመስደድ የሞሳድ ሰዎች ይህንን ለማስቀረት ሲሉ ችግር ላይ ሊወድቁ እንደሚችሉም የሚያሳይ መረጃ ነው እያወጣ ያለው። ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ንግግር ባደረጉ በት የጠቅላላው የተባበሩት መንግስታት አዳራሽ የተናገሩት አንድ ነገር አለ። በሁሉም ጋዜጦች የተጻፈ ማለት እንችላለን፣ እንዲሁም በተለያዩ ማህበራዊ ሚዲያዎችም ተጽፏል። ጠቅላይ ሚኒስትር ቢናሚን ናታንያሁ ንግግር ለማድረግ ወደ አዳራሹ ሲገቡና ንግግር ማድረግ ሲጀምሩ እስራኤልን የማይደግፉ እስራኤልን የሚጠሉ፣ እሳቸውን የማይደግፉ እሳቸውን የሚጠሉ አካላትና ተወካይ የሉካን ቡድኖች አዳራሹን ጥለው ሲወጡ እሳቸው ያሉት ምንድን ነው የተባለው? እስካሁን አዳራሹን ጥሎ ያልወጣ ፈሪ ታለ አዳራሹን ጥሎ ይውጣ ሲሉ ንግግር አድርገዋል። ይሄ ንግግራቸው በሁሉም በኩል ተጽፏል ማለት ነው። የተከበራችሁ አድማጮቻችን የጋዜጦች አምድ ይሄን ይመስል ነበር። አሁን ወደ ባልደረባችን ምህረት ታከለ እናልፋለን። እሱም በስልክ መስመራችን ይገኛል። ምህረት እንደምን አደርክ?
1: ለምን ገበሬ እንደምን አደራችሁ? ለሁሉም ለአድማጮች በሙሉ
0: ሰላም ነው? እንዴት ነህ?
1: አለሁልህ ይመስገን። ሁሉም ሰላም
0: መልካም። እንግዲህ ከአንተ ጋር ውይይት የምናደርገው ትናንት በተባበሩት መንግስታት እስራኤልን የሚመለከት የእስራኤሉ ጠቅላይ ሚኒስትር ቢናሚን ናታንያሁ ሳይቀር ተገኝተው በርካታ ንግግሮች፣ በርካታ መሪዎች ብዙ ነገሮችን ብለዋል። ከእነዚህን ጀምርና አንተ የምትለና የፖለቲካ ጥያቄዎችን ወደዚህ ወደዛ እያልን እንቀጥላለን። በዚህን ጀምር እስኪ ምህረት።
1: በጣም ጥሩ። አንተም መግቢያ ላይ እንደገለጽከው በዚህ ሳምንት ማለትም ከትላንትና ጀምሮ በተባበሩት መንግስታት የነበረው ጉባኤ ላይ እንደሚታወቀው ገና ወደዛ ለሚያደርጉት ጠቅላይ ሚኒስትሩ ለሚያደርጉት ጉዞ ጀምሮ በጣም አስቸጋሪ ጊዜ ነበር። ምክንያቱም እንደምታውቀው አንተም ተመልካቾቻችንም ልብ እንደሚሉት የኒውዮርክ የተባለው ከተማ ከአሜሪካ ግዛቶች ውስጥ አንዱ የሆነው የእሱ ከንቲባ የጠቅላይ ሚኒስትሩን አየር በዓለም አቀፉ የኒውዮርክ አየር ማረፊያ እንደማይቀበሉትና ምናልባትም ካረፉ በኋላ ወዲያውኑ አውሮፕላኑን አስነሱ ሊሉ ይችላል ከሚል አንጻር ጠቅላይ ሚኒስትር ቢናሚን ናታንያሁ ባልተለመደ ሁኔታ አውሮፕላናቸው ሩቅ ቦታ እንዲያቆምና ከዛ በአስቸኳይ ወደ አዳራሹ ገብተው ንግግራቸውን እንዲያደርጉ ነው የሆነው። ይህ ደግሞ በጣም የተለየና ጠቅላይ ሚኒስትራችን ወይም ሀገራችን እስራኤልን ምን ያህል በዓለም አቀፍ ደረጃ ወይም የዓለም ማህበረሰብ ተቃውሞ እያሳደረብን የሚሆን የሚያሳይ ሲጀምር ጀምሮ ሂደቱ ይህን ይመስል ነበር። በንግግራቸው ትናንትና ባደረጉት ንግግር ላይ በተለየ ሁኔታ ብዙውን ጊዜ ጠቅላይ ሚኒስትራችን ቢንያሚን ናታንያሁ በዚህ እንደዚህ አይነት መድረኮች ላይ በጠንካራ ንግግራቸው፣ ለየት ባለ ንግግራቸው ብዙ የእስራኤል ደጋፊም ሆነ ደጋፊ ያልሆነ አባሎች ወይም የልዑካን ቡድኖች የሚደመሙበት ንግግር ነበር የሚያሰሙት። በዚህ ዓመት ግን በጣም ንግግራቸው ትንሽ ለየት ያለ ምናልባትም እንደተጠበቀው ያልሆነ ሆኖ ተገንቷል። ይህም እንዳልከው ገና ተመግባታቸው ወደ 71 የሚሆኑ ከሁሉም አጎዋት የተጣጡ የሉካን ቡድኖች ሆን ብለው ተዘጋጅተው ቀድመው ውጭ የነበረው ሁሉ ውስጥ ገብቶ ቆይቶ ሆን ብሎ ጠቅላይ ሚኒስትሩ ወደ ንግግራቸው መድረካቸው ሲወጡ አዳራሹን ለቆ ይወጣ ሲወጡ ነው። ይህ ደግሞ በጣም ያለ ነው። በየአመቱ ሁልጊዜም ቢሆን እስራኤልን የሚቃወሙ እንዳሉ እናውቃለን። በዘንድሮ አመት ግን በጣም ብዙ ተቃውሞዎች ብዙ ሀገራቶች እነር ተራሳይ ቀሩ እንኳን የጠቅላይ ሚኒስትሩን ንግግር በማውገዝ የሉካም ቡድኖች አዳራሹን ለቀው ሲወጡ ተመልክተናል። ይህ ደግሞ የሚያሳየው በኦክቶበር 7 በተባለው በዚህ ጥቃት ላይ በደረሰብን ጥቃት የአጣፋ መልስ ሂደት እየተራዘመ በመሄዱ ሆን ብለው የተለያዩ ሀገራቶች ጠቅላይ ሚኒስትሩም ተመልክተውታል። እነ ኳታር እነ ቱርክ የተለያዩ አረብ ሀገራቶች ሆን ብለው እስራኤልን የሚያጥላሉ የእስራኤልን ደካማ ጎን የሚሉትን ወይም በንጹሃን ህዝብ ላይ የሚያደርጉትን ግፍ በማለት በማጋነን በድብቅም በስውር በግልጽም የተለያዩ ካምፓኒዎችን ወይም የጥላቻ ዘመቻዎችን በዓለም አቀፍ የመገናኛ ብዙሃኖች እንዲሁም በድብቅ በማህበራዊ መገናኛዎች በእንላቸው ርሸቱት ከባቲዎት በሚባለው በዛ በማናፈስ በተለይ በወጣቱ በኩል በዩኒቨርሲቲዎች በኮሌጆች በቃ ብዙ እስራኤል የት እንዳለች እንኳን በደንብ በማወቅ ወጣቶች ላይ የሚደረግ የጥላቻ ቅስቀሳ ዘመቻ ውጤቱ ይህን እየመሰለ መምጣቱ ሌላ ያልነካነው ደግሞ ቢኖር ገና ውጭ ራሱ ያለው እስራኤልን የሚቃወም ወይም የፍልስጤማውያንን የሚደግፍ የተቃውሞ ሰልፉ ራሱ እጅግ በጣም ብዙና ጩኸት የበዛበት ተቃዋሚ የበዛበት ከተባበሩት ዓለም መንግስታት ውጭ ያለው ሰላማዊ ሰልፍ ራሱ በጣም ሌሊቱ ሁሉ በዛሬ አሁን እንዳደረ ነው የነበረው። ይህ የሚያሳየው በዚህ አመት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደተደረገላቸው አቀባበል ጀምሮ ጨርሰው ወደ ሀገራቸው ነው የተመለሱት። በዓለም አቀፉ ደረጃ ጠቅላይ ሚኒስትሩ ሀገራችን ወክለው ሲቆሙ ብዙ ጥላቻዎች እንዳሉ ብዙ ፈተናዎች እንዳሉ ያሳያል። ይህም ካለው ከምርጫ ቅስቀሳ ጀምሮ ያሉበትን ሁኔታ በከባድ ሁኔታ የሚያሳይ መሆኑ ነው። እንደምናውቀው ጠቅላይ ሚኒስትሩ ይህን መድረክ ዓለም አቀፉን ከማስደመም የእስራኤልን ተግባራቶች የእስራኤል ለአሸባሪዎች የምትሰጠው መልስ እስራኤል ላላት ቴክኖሎጂና ያላት ዓለምን የመቀየር ዓለምን መሪ በማዞር በኩል ያላትን አስተዋጽኦ የሚያሳዩበት ወይም የሚናገሩበት ብዙ የሰዎች ድጋፍ ያሉበት መድረክ ላይ በዛውም የዚህን ሀገር ህብረተሰብ እኛን መራጮችንም ዜጎችንም እንዲመረጡ ድጋፍ የሚሰጥ መድረክና የሚጠቀሙበት መድረክ ነው ተብሎ ይታሰባል። እንግዲህ መድረኩን ለዓለም ብቻ ሳይሆን ለዚህ ሀገር ላሉትም ለራሳቸው ለምርጫ ቅስቀሳው ይጠቅማቸዋል ተብሎ የታሰበ ንግግር ነበር። ይህ ደግሞ በብዙዎቹ የፖለቲካ ባለሙያዎች በጣም ደካማና ጥሩ እንዳልነበር በዘንድሮ አመት ብዙዎቹ ትችት አቅርበዋል። የፖለቲካ መሪዎችም ያሻር የተሰኘውንም ብንወስድ እነ ቤኔት በያሀድ ምፍላጋ ብንወስድ መሪ ብንወስድ በጣም ተችተዋል። እነሱ የሚሉት እንዲያውም የአረብ ሀገራቶችን እንደ ጠላት ማወገዝ ነበረባቸው አቶ ቢንያሚን ኔታንያሁ። ምክንያቱም እነ ኳታር የሐማስን ኃይልን ያጠናከሩ በስውርም በግልጽም ያልተባለ በሻንጣ የሚጓጓዝ ዶላር ወደ ጋዛ ሰርጥ እየገባ ነው ሐማስ እነዚህን ጥቃቶች ለማድረግ አቅሙን የገነባው ዋሻዎችን የሰራው ይህን ያህል ጥቃትም ያደረሰብን በእነሱ ገንዘብ ነው። ስለዚህ እነሱን ሀገሮች እንደ ጠላት ማወገዝ ነበረባቸው ግን አላደረጉም በማለት ወዲያው ትችታቸው በትዊተር ገጾቻቸው በተለያዩ ድምጽን በማሰማት በሚችሉባቸው መድረኮች
0: ግን እኮ ምህረት ጠቅላይ ሚኒስትሩ ምን ያድርጉ ምን ማለት ፈልጌ ነው ሐማስን ያለበትን ሁኔታ እናውቃለን ሱሪያ ያለችበትን ሁኔታ እናውቃለን አሁን እስራኤል መከላከያ ሰራዊት በዛ ምን እንደሚያደርግ ናስራላ የሚባል አምባገነን አሸባሪ የት እንዳደረሱት አሁን እናውቃለን እና በዚህ ጦርነት ሰበብ ደግሞ የመካከለኛው ምስራቅ አገራት ብዙ በደል የደረሰባቸው አሉ በኢራን ላይና አሁን እዚህ መድረክ እሳቸው ሲወጡ ማናጨብጭቦ እንዲቀበላቸው ታስቦ ኑሮ ነው እሳቸው ጠላት መሃል ነው እሳቸው ሲገቡ በርግጦ በያመቱ እስራኤልን የማይደግፉ እሳቸውን የማይደግፉ ጥለው ይወጣሉ ግን እሱ ብቻ ሳይሆን አብዛኛው አብዛኛው እዛ የነበረው እስራኤልን የሚያወግዝ ከራሱ አንግል እንጂ ከነባራዊ ሁኔታ ተነስተው ስላልሆነ ስለዚህ ማን ይደግፋቸዋል ተብሎ ታስቦ ኑሮ ነው። ንግግራቸው ለምሳሌ አሁን ለሶሪያው ፕሬዝዳንት ምን ብለዋል? ራማታ ጎላን ወደ ኋላ ተመልሰን ታሪክን ብናነብ የይሁዲ ነው የሚል ነገር ይሄ ነገር በጣም ሊደገፍ የሚገባው ነገር አልነበረም ወይ መረድ? የተቾች ይታ ለምንድን ነው ሽልሊውን የሳቸውን ብቻ የተናገሩት ለማለት ፈልጌ ነው።
1: አሁን ትክክል ነህ፣ ምክንያቱም ያለንበት ወቅት የምርጫ ዘመቻም ስለሆነ ነው ዋናው ነገር ልብ ማለት ያለብን። እነዚህ የበርካታ ሀገራቶች የሉካን ቡድን አዳራሹን ለቀው ሲወጡ የሚመለከት ማንኛውም የእስራኤል ዜጋ፣ የፖለቲካ ፓርቲ መሪ ይሁን ተራ ዜጋም ሊሆን ይችላል፣ ሁሉም ቅር እንደሚሰኘውና የተለየ ስሜት እንደሚሰማው በዚህ ሁላችንም እንስማማለን። አሁን ምንድን ነው የጠቅላይ ሚኒስትሩ ትንሽ ባደረጉት የንግግር ይዘት ብዙዎቹ የሚሉት ምንድን ነው ለየት ያለ ነገር ይዘው አልመጡም። ያደረጉት ዓለም ስለሚተቸን በሆነ ባልሆነው የሚደረጉት ትችቶች የሚደረጉ የጥላቻ ዘመቻዎችን ለማስተባበል ወይም ለመልስ ለመስጠት ነው ብዙ ጊዜያቸውን ያባከኑት። ይህ ደግሞ በዚህ መድረክ ላይ እንደሚታወቀው እንደ ቅድም እንዳልከው ያለው ጥላቻ ምንም እንኳን ከበፊቱ አመታቶች የዘንድሮ በጣም የባሰ ስለሆነ ይህም ትክክል ነው ማለት ጭራሽ የማይቻል ነው። ምክንያቱም ያው ቅድም እንዳልኩት የጥላቻ ዘመቻው ሆን ብሎ የተቀነባበረ ስለሆነ ነው እንጂ ለዚህ ጉዳይ ያደረጉት ንግግር ወይም የሰጡት መልስ ለየ ከኒውዮርክ ከተማ ከንቲባ ጋር አፌን ለማዘጋት ሞክረሃል ግን አልቻልክም ብዙ ንግግሮችን ያደረጉበት እነዚህ ከነ ፈረንሳይ ከነ እንግሊዝ ሁሉ ሳይቀር በሚደረጉት ትችቶች እነዚህም ሁሉ ነው መልስ የሰጡት። ብዙዎቹ የሚሉት ምንድን ነው ለእነዚህ መልስ መስጠት ማለት ያው ጊዜን ማባከንና ውሃ መውገጥ እንጂ ምንም በእንደዚህ አይነት መድረክ ላይ አብዛኞቹ ጥላቻ መኖራቸው ይታወቃል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በዚህ መድረክ ላይ ተናግረው ማሳመን አይችሉም። ምክንያቱም ይህ ነገር ብዙ ጊዜ የፈጀና ብዙ ጊዜ ያስመሰከረ ጥላቻ ስለሆነ በሂደት የሚደረግ እንጂ በእንደዚህ አይነት መድረኮች ላይ ማሳመን አይቻልም። እንዲያውም ይልቅስ የእስራኤል ደጋፊ የሆኑትን የሚያጠናክር ወይም እስራኤል ስለምታደርገው መልካም አስተዋጽኦ በቴክኖሎጂው በውትድርና ጥበቧ በተለያዩ የጦር ኦፕሬሽኖች ወይም ልዩ ዘመቻዎች በሙሳድ ሙያ ላይ በተለያዩ የቴክኖሎጂ የግብርና የምን ውጤቶች ላይ ትኩረት ቢያደርጉ ኑሮ ብዙዎቹ አፋቸውን ከፍተው የሚያደምጡት የእስራኤልን አስተዋጽኦ ለዓለም ያላትን የሚሰሙበት መድረክ ይሆናል። ይህንን ለማስተባበል ሌላውን ጥላቻ ለማስተባበል የሚደረገው ግን አንደኛ ሳማኛውን ማንም 2 ዓመት 3 ዓመት ሙሉ በተለያዩ ሆን ተብሎ በሚሰሩ የጥላቻ ዘመቻዎች ላይ ልቡ ያመነ ሰው እሳቸው መልስ ሰጡና ሀሳቡን ይቀይራል ወይም ስለ እስራኤል መልካምነት ሊረዳ ይችላል ማለት የማይታሰብና የማይገመት ስለሆነ ነው።
0: ሌላው እንደው ተቾቻው ሌላው ምረት ጠቅላይ ሚኒስትር ቢንያሚን ናታንያሁ ለስራ ጉብኝት ወደ አሜሪካ ከሄዱ 2 ቀን 3 ቀን እንደውም ከዛ በላይ የመቆየት ልምድ አላቸውና አሁን ግን ንግግራቸውን ጨረሱ። አሜሪካ መሬት ላይ ቆዩ የተባሉት 9 ሰዓት ቢሆን ነው። ከዛ ወደ ሀገራቸው ነው መመለስ እንትን ያደረጉ የነበረባቸው ባለባቸው እዛ ባለው ውጥረት ጥላቻ ስጋት ስላለባቸው ነው ወይስ እዚህ አንገብጋቢ ነገር ስላለባቸው? ሚስጥሩ ምንድን ነው?
1: በጣም ጥሩ። ይህም ራሱ ቅድም መግቢያችን ላይ እንዳልነው የእስራኤል እና እስራኤል እና ቢንያሚን ናታንያሁ ሁለት የተለያዩ አካሎች አድርገን እንድመለከታቸው ሁለቶችም በዚህ ቦታ ላይ የተቀባይነት ሁኔታቸው በጣም እየወረደ ስለመጣ ብዙዎቹ እንደሚተቹት ጠቅላይ ሚኒስትራችን በእነዚህ በ3 ዓመት ከባድ ጦርነቶች ላይ የውጭ ጉዳይ ሚኒስትር ዓለምን በተመለከተ የእስራኤልን ሁኔታ ማብራሪያ የሚሰጥ አካል ወይም መስሪያ ቤት የበርካታ ሙያዎች ጉድለት የእስራኤልን ጥላቻ የበለጠ እንዲዳብር የበለጠ በተለያዩ ወንጀሎች እንድንጠረጠር እንድንወነጀል ያደረገ ነው። ይህም ስለሆነ ጠቅላይ ሚኒስትር እንደተለመደው በየዓመቱ ሲሄዱ ቢያንስ ከሁለት ከሶስት ሀገር መሪዎች ጋር በተለያዩ ሰዓቶች በተለያዩ ጊዜያቶች ይገናኛሉ ያለ ነው። ምንም እንኳን መድረክ ላይ ቢተች አንድ መሪ፣ በኋላ ግን ከመድረክ በስተጀርባ ይገናኛሉ፣ ይወያያሉ። ምን ይላሉ? ይህንን በጭራሽ ያላደረጉ በመሆናቸው በዚህ ዓመት አንደኛ ጠቅላይ ሚኒስትሩ ምን ያህል ጥሩ ተቀባይነት እንደሌላቸው፣ ሁለተኛ ራሱ የአሜሪካው ፕሬዚዳንት የቅርብ የእስራኤልም ሆነ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የቅርብ ሰው ናቸው፣ ጓደኛ ናቸው። ከእሳቸው ጋር እንኳን የመገናኛ ጊዜ አልተሰጣቸውም ወይም አልተመደበላቸውም። ይህ ደግሞ የሚያሳየን ቅድም እንዳልነው የእስራኤል ተቀባይነት እየቀነሰ በመምጣቱና ከዛ መቆየቱ ብዙም ፋይዳ ባለመኖሩ ነው። ሁለተኛ እንዳልኩት ይህ መድረክ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሁለት ነገር የሚጠቀሙበት መድረክ ነው። አንደኛ እስራኤልን በዓለሙ ደረጃ ማስተዋወቅ፣ ያላትን አቋም መናገር፣ ስለ እስራኤል ሂደት የዘመቻ ሂደቶች ገለጻ ማድረጊያ፣ ሁለተኛ ደግሞ ምርጫውንም እዚህ ያለውን ሰውም በንግግር ችሎታቸው እንደምናያቸው አሁን ዘንድሮም ቢሆን አድርገዋቸው የተለያዩ ቁሳቁሶችን ይዘው ይቀርባሉ። የሚያደርጓቸው ንግግሮች ብዙ የእስራኤል ዜጎችን ልቦቻቸውን በኩራት የሚሞሉና ለእሳቸው ምርጫም በዚህ መንገዱ የሚያገለግል መድረክ ስለሆነ ነው እንጂ ተቀባይነታቸው ገና ከመዳቸው በፊት የቀነሰ መሆኑን እሳቸውም የእሳቸው መስሪያ ቤትና የስራ ባልደረቦችም እነዚህ
0: ተቺዎች፣ አንዳንድ ፖለቲከኞች ጠቅላይ ሚኒስትሩ ይህን መድረክ ለፖለቲካ አሁን ምርጫ ስላለ ለፖለቲካ ነው የተጠቀሙበት ቢሉም ዛሬ ግን በጋዜጦች ይፋ እንደተደረገው በተደረገ የህዝብ ግምገማ ወይ ትንበያ ትናንት በሀገራችን ምርጫ ቢደረግ ኑሮ እሳቸው የሚመሩት ፓርቲ እንዲያውም 18 ማንዴት፣ እነ አይዘንኮት የሚመሩት ወደ 22 ማንዴት። ስለዚህ ንግግራቸው እንዴት ነው አገዛቸው ሊባል የሚችል? ከተቾች አንግል ተወዳዳሪዎችን ራሱ እኩል መሆን አልቻሉም። ሲሰጣቸው ሰሞን የነበረው የማንዴት እንትን ነው አልቀየረምና፣ ስለዚህ ይሄ ንግግራቸውን ከምን ጋር በማወዳደር ነው ወይስ ምርጫ ስላለ እንዲህ ያሉት ምርጫ ስላለ በማለት ነው? የተቾች ዋና እንትን ምንን ምክንያት ማንዳታቸው ጨምሮ ቢሆን ወይ በጣም አሽቆልቁሎ የነበረው ከፍ የሚል ነገር አሳይቶ ቢሆን ይሄው የትራንቱ ንግግራቸው እዚህ ጋር እንትን ለውጥ አሳይቷል፣ ስለዚህ ይሄ ነው ታርጌቱ ማለት ይቻል ነበር። ግን ምንም ነገር እስካሁን ለውጥ የለምና ተቺዎች አንዳንድ እዚያው እንደው መተቸት ብቻ አይሆንም ምርጫ ስላለ ብቻ በቅርቡ ምህረት?
1: አዎ፣ አንደኛ ቅድም እንዳልነው ያሉ ተቀናቃኝ ፓርቲዎች ወይም ተወዳዳሪዎች ምንም ቢያደርጉ ጠቅላይ ሚኒስትሩ በዚህ ወቅት ምንም ቢያደርጉ በጣም ጥሩ ነው ያደረጉት መልካም ስራ ነው ብሎ መናገር ያው በራስ ላይ መበየን ማለት ነው። ስለዚህ ጭራሽ የማይታሰብ ነው። አዎ፣ ሁለተኛው ደግሞ በጣም ተፈርቶ የነበረው ይህ ንግግራቸው እንደተለመደው ቅድም እንዳልኩት በዚህ መድረክ ላይ የሚያደርጉት የጠቅላይ ሚኒስትሩ ንግግር ባላቸው በጣም
0: የንግግር ችሎታ
1: እንግሊዝኛ የንግግር ችሎታ የቃላቶችን መረጣ ያለው ሁኔታ በሙሉ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የራሳቸው የሆነ ልዩ ጥበብ ነው። ይህን ጥበብ ተጠቅመው የዚህን ሀገር የምረጡኝ ዘመቻ ለራሳቸው ሲሉ የሚጠቀሙበት ይሆናል ተብሎ ተሰርቶ ተገምቶ ወይም ታስቦ ስለነበር እንዲያውም በብዙዎቹ ዘንድ ይህ ንግግራቸው ብዙ ተቃውሞ ስለገጠመው በተለየ ሁኔታ ካለፉት አመታቶችም ትንሽ የደከመ ስለሆነ ብዙዎቹ እንዲያውም ደስተኛ ናቸው። ምክንያቱም ያው ከዚህ ንግግራቸው አንጻር ምናልባት ቅድም እንዳልከው የሚደረጉ ቅድመ ትንበያዎች ላይ ውጤት ያመጣል ብለውም ፈርተው ስለነበር ይህ ደግሞ ስላልሆነ ሊሆንም ስለማይችል እንዲያውም አሁን የበለጠ ዝቅ ሊያደርጋቸው ይችላል የሚሉ የፖለቲካ ባለሙያዎችም ይናገራሉ። ምክንያቱም እሳቸው እንዳሰቡት ይህ መድረክ ቢያንስ 1-3-4 መቀመጫዎችን ሊጨምር ይችላል ብለው አስበው እንደነበር እና ይህ ሁኔታ ደግሞ አልተሳካም። ስለዚህ የፖለቲካ የተቀናቃኝ የፖለቲካ ፓርቲዎች ባይተቹ ነው እንጂ የሚገርመን ቢተቹ ያለና የተለመደ ነው ምክንያቱም እንዳልነው የምረጡኝ ዘመቻ ላይ ስለሆነ።
0: አዎ ሌላው ደግሞ አሁን በጋዜጦች ዛሬ ይፋ ከሆነው ከሳቸው ንግግር ጣላቶቻችን ሀገሪቱ ውስጥ መሰረስ ትቆረቆር ጀምረው ነበሩ ግን እያሸነፍናቸው እዚህ ደርሰናል አሁንም ምንም አማራጭ የለንም እንቀጥልበታለን ብለዋል የሚል ንግግራቸውን አሁንም ከኢራን ጋር የተጀመረው ጦርነት አሜሪካ አንድ ቀን ገባ አንድ ቀን ወጣ ብትልም በቀጣይ እስራኤል ልትተው እንደማትችል የሚያመላክት እንደሆነ ዛሬ ጋዜጦች በስፋት ይዘዋልና ይሄስ እንዴት ነው?
1: አዎ ይህም ይሆናል አንደኛው ችግራችን ምክንያቱም የዓለም ህብረተሰብ የእስራኤልን በጥላቶች መከበብ በአምስት በስድስት አቅጣጫ ያሉ ጥላቶቻችን ሁሉም ቢሆን ደክመን እንድንገኝ ፍላጎታቸው ስለሆነ እስራኤል የምታደርገው የህልውና ያልሞት ባይ ተጋዳይነት ዘመቻ እንደሆነ የዓለም ህብረተሰብ ያውቃል። ግን አብዛኛው የሚጠይቀው እስከ መቼ ድረስ ነው እንደዚህ ነው የምትኖሩት? ሰላም ለማድረግ ድሳ ምን አይነት ጥረት ታደርጋላችሁ? አብዛኛው በጥላቻው ዘመቻ ያመነ ደግሞ ለምን ለፍልስጤሞች ሀገር አሰጡም የሚል ትችት ነው የሚቀርብ። አሁን ስለ እስራኤል ጠንካራነት ስለ እስራኤል የዘመቻ ዓለም ወይም ህይወት ከተመሰረተች ከ78 ዓመት ጀምሮ ስላለው በየጊዜ ጦርነት ዓለም ያወቀው ነው። ዓለም በየጊዜው የሚወያይበት የእስራኤል ሁኔታ ሁሌም ቢሆን በተባበሩት መንግስታት በሀግ በሚገኘው በዓለም አቀፍ ፍርድ ቤት በየቦታው እስራኤል ስሟ ሳይነሳና በጥሩም ሆነ ጥሩ ባልሆኑ ነገሮች ውሎ አድሮ አያውቅም። እና ጠላቶቻችን ማሸነፉ ጠላቶቻችን በጦርነት ዘዴዎች ማድከም የታወቀና የእስራኤል ልዩ ሙያ ችሎታዋ እንደሆነ ይታወቃል። ግን መፍትሄሳ ለምን አታደርጉ ለምን የሆነ ነገር ይዛችሁ አትመጡም የሚል ህብረተሰብ ነው አሁን ያለው። ያለፈውን የተለመደውን መድገሙ በኢራን ራሱ ድክመት ነው። እስራኤል ወደ ተለየ አቅጣጫ እቅዷ ምን እንደሆነ ከዚህ ከእድሜ ልክ ጦርነት እንዴት ነው ወደ ሰላምም ሆነ ወደ ተለየ አማራጭ መሄድ የሚችለው ይህንን መስባት የሚፈልግ የዓለም ህብረተሰብ ነው በስተዋል በአሁኑ ጊዜ። ምክንያቱም ሁልጊዜ በየጊዜው የንጹሃን ህብረተሰብ ሞት፣ በእስራኤል በኩል የሚደርሱ የአረቦች ጥቃት፣ በእስራኤል በምታደርገው የአየር ላይ በሊባኖስ በጋዛ በየጊዜው ጦርነት መስማትን የማይፈልግ ህብረተሰብ ሰላምን የሚፈልግ ህብረተሰብ ነው አሁን በዓለማችን ላይ የበዛ ሄደው። ምክንያቱም እንደምናውቀው በዩክሬንና በሩስ በራሻ በኩል ያለው ጦርነት ያው 4 ዓመት ሊያስቆጥር ነው። በዚህም ዙሪያ ዓለም ጦርነት በቃን ወደ ሰላም እንሄድ እያለ ስለሆነም ነው ንግግራቸውን ቢደግፍም ሌላ አማራጮችን የሚፈልግ የመስሎ የሚታየው ማለት ነው።
0: ሌላው ኳታርንና ቱርክን በከፍተኛ ሁኔታ ተችተዋል። በተለይ ኳታርን ምንድነው ያሏቸው? ባጀት መድበው ሚዲያ አዘጋጅተው እስራኤልን ስም ለማስጠላት ሰዎች እስኪሰክሩ በጥላቻ የምትሰራ ሀገር ናት ሲሉ ኮንነዋልና ከዚች ሀገር ጋር ያለን ግንኙነት በአሸማጋይ ተብላ ሐማስና እስራኤል በዚህ በተጠለፉት ሰዎችና በሚደረገው ጦርነት የመግባባት እንዲደርሱ ከአሜሪካ ጎኑና ስትሰራ ነበር። አሁን በግልጽ እሳቸው ተናግረዋል። ኳታርና እስራኤል ካሁን በኋላ ምንድን ነው ሊሆኑ የሚችሉት?
1: ምንም ሊሆኑ አይችሉም። ትችቱ በቂ አይደለም። የበያሃድ ፓርቲ ሊቀመንበር ምንድን አሉት? ቢያንስ ነው የጠበቅኩት በንግግራቸው ኳታር እንደ ማንኞችም ጠላት ሀገሮች መፈረጅ ነበረባት። በዚህ መድረክ ላይ የምታደርገው ነገር ያደረገችው ነገር ገንዘብና የጥላቻ ዘመቻ ማፍሰስ ብቻ ሳይሆን እንደምናውቀው የሐማስ መሪዎች በሙሉ ኳታር ውስጥ እንደሚቀመጡ
0: ስለዚህ የጠላት ተብላ መፈረጅ ነበረባት ነው እና
1: መተቸት አይበቃም። እንደ ጠላት ሀገር ተፈርጃ ያለን የደህንነት መረጃ የአንድ ሀገር የተለያዩ ግንኙነቶችን ማቋረጥ እና እንደ ጠላት ሀገር መተየት እንደነበረባት ነው አንድ ሁለት የፖለቲካ ፓርቲዎች የገለጹት።
0: መልካም ምረት ለሰጠን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን።
1: አመሰግናለሁ። እኔም መልካም ቀን ሸፈትሻለሁ።
0: እሺ፣ የተከበራችሁ አድማጮቻችን አሁን ወደ ራፍ ከፍ ያለው ሞሸ ቦጋል እናልፋለን። እሳቸው በስልክ መስመራችን ይገኛሉ። እንደምን አደረኩ ወዳራ?
2: እግዚአብሔር ይመስገን። እንዴት አደራችሁ እናንተስ?
0: እናመሰግናለን በዚህ ሰዓት አብረውን ስለሆኑ። እንግዲህ ከስም ስተት ካለ ያስተካክሉኝ። ራብ ከፍ ያለው ሞሸ ቦጋለ አይደል?
2: ትክክል።
0: እሺ፣ ዛሬ እንግዲህ ከርሶ ጋር የምንወያየው የስኮት በዓል የዳስ በዓል መግቢያ ሰዓት ላይ እንደ መገኘታችን የዳስ በዓል አመጣጥና እንዴት እንዲከበር እንደታዘዘ ገለጻ እንዲሰጡን ነው ክወዳራ።
2: የዳስ በዓል ከእስራኤል ህዝብ አሉ ከሚባሉትና ሶስት በዓላቶች እግዚአብሔር መጣችሁ ፊታችሁን እኔ ጋር እንድትታዩ ያለበት በዓሉ አንዱ ነው። ፔሳህ፣ ሸቮኦት ወሱኮት። ፔሳህ ያው የፋሲካ በዓል ነው። ሸቮኦት ደግሞ ኦሪት የተቀበለበት ነው። የሱኮት በዓል ደግሞ የዳስ በዓል ነው። እነዚህ በዓላቶች እግዚአብሔር መጣችሁ ፊታችሁን እኔ ጋር እንድትታዩ ቤተ መቅደሱ በነበረበት ጊዜ የተባልንበት ነው። በአሁኑ ጊዜም እንኳን ቤተ መቅደሱ ባይኖርም ሄደን ካለው ከቀሪ አንዱ ነገራችን ማለት ነው ኮቴላ ማዕረቢ እዛ ጋር ሄደን መታየት ጸሎታችን ማቅረብ አለበት። ምክንያቱም የዓለም በሙሉ መሀል ቦታ ኢየሩሳሌም ናት። የኢየሩሳሌም ደግሞ ቅዱሳ ቦታ ቤተ መቅደሱ ያለበት ነው፣ ሀራባይት ነው። ከሀራባይት ደግሞ ቤተ መቅደሱ ነው። ቤተ መቅደሱ ደግሞ ቅዱሱና ቅዱሱ ቦታ ከሚባሉት እዛ ጋር ስለሆነ ሁላችንም የሱኮት በዓል በኦሪት እንዲህ ብሎ ተጽፏል። በሱኮት ቴሼቮ ሺቫት ያሚም፣ በዳስ በዓል ሰባት ቀን ተቀመጡ። ቴሼቮ ከኤንተ ዱሩ ማለትም ቤት የምታደርጓቸውን በአጠቃላይ የቤት ነገሮችን ከዳሱ በዓል ከዳሱ አድርጉ። ለምን ነው? ብዙዎቻችን ደስታ ለማግኘት ብዙ እንጥራለን፣ ግን ደስታን በተለያዩ መንገዶች እናጣለን። ሀራምባም የሚባል ሊቅ ምን ይላል? በሶስት ነገሮች አንድ ሰው ደስታን ያጣል አለ። አንደኛ በተፈጥሮ የዓለም እግዚአብሔር ስጠለን ተፈጥሮዎች፣ እነሱም ችግሮችን ሊያመጡብንን ይችላሉ እና በተለያዩ ፈተናዎች ይሰጡናል አለ። ሁለተኛ ደግሞ ሰው በሰው ላይ የሚያደርገው ጉዳት ያንን ደስታ እንዳናገኝና የተለያዩ ስቃዮች እንዲኖሩብንን ያደርጋል ይላል። ሶስተኛው ግና የሰውን ትልቅ ስቃይና ደስታን ነጥሎና ወስዶ የሚገኝበት ምንድን ነው ይላል? ራሳችን ነው ለራሳችን ብዙ ችግር የምናመጣው። ለምን? ብዙ ጊዜ የህይወትን ጣዕምና የህይወትን መጥፎ ነገር የሚወስነው አዳም ወሰይት አጽሞ በአጽሞ ሰው ራሱን በራሱ ነው የሚያገኘው። ብዙዎቻችን ለምንድን ነው የዳስ በዓል ምንድን ነው የሚለንን ያላችሁን የምትመኩበትን ቦታ አለን የምትሉትን ትታችሁ ትንሽ ዳስ ቦታ ማለት ነው እንኳን ምንም እንኳን ለሰው መኖሪያ ነውና አፍሪሉ እንኳን ለመቀመጫ ማትሆን ቦታ ከዛ ወስዳችሁ ራሳችሁን አኖሮ። ለምን? የኛ ህይወት እግዚአብሔር ባለው እንጂ እኛ ባልነው አይደለም፣ ወይም ደግሞ ባለንን ነገር አይደለም። ደስተኛ ሰው ወይም ደግሞ ሀብታም ሰው ባለው የሚደሰት ነው እንጂ ዝም ብሎ በሌለው ሁል ጊዜ የሚመኝ እንደዛ አይደለም። እና ዳሲቱ ምንድን ነው የምታስተምረን? ደስታችን የሚመጣው ብዙውን ጊዜ በትንሽ ነገሮች ነው። ትልቅ ነገር መፈለግ ያስፈልገን። ለምሳሌ እኛ ሁላችንም ትንሽ ነገር ነው ብለን የምንሰደው ነገሮች አሉ። ለምሳሌ መተንፈስ ያህል አንድ ቀን እንኳን ቁመን አመስግነው አናውቅም። ይሄ ስላለን እንኳን መደሰት በጣም ነበረብን። እግር መንገድ እግራችን መሄድ ስለሚችል በዚህ እንኳን ይሄን አይን ማየት እየቻለ ጆሮ መስማት እየቻለ አንድ ቀን እንኳን ቁመን እግዚአብሔርን አመስግነ ነው በዚህ ተደስተን አናውቅም። ሲጎለን ግን ሁላችንም በዚህ ነገር እንዴት በማለት ብዙዎቻችን ብዙ ምስጋናዎችን እናመጣለን። እና ጎሎንን ከማመስገን እያለንን በማመስገን እግዚአብሔርን እንደሰትበታለን። ይሄ ማለት ምንድን ነው? የዳስ በዓል ትልቁ ትርጉሙ የሚሰጠንን ሁላችንም በትናንሾች ነገሮች ነው መደሰት ምንችለው እና ከዛ ጋር የተያያዘ ነው። ዋናው ትርጉሙ ግና ሁለት ነገሮች ነው። እግዚአብሔር እስራኤል ሕዝብ ሲወጡ ዳስ ጥለው በዛ እንደኖሩ የሚገልጽ ነው። በዛ ምክንያት ነው ዳስ ምን ፈጽመው ይላል። ሁለተኛ ደግሞ አምደ ደመናው የእስራኤል ህዝብ በአጠቃላይ እንደ ዳስ ሆኖ ተከቦን ስለነበረ ያንን ለማስታወስ የምናደርገው ነገሮች ነው።
0: ከወዳራ እንደሆን አንድ ሰው ከሞቀ ቤቱ ወጥቶ አሁን ባለንበት ሰሞን ዳስ እንደው በጊዜው ዳስ ሲቀመጥ ለፈጣሪ መቅረቡን ነው ለፈጣሪ መራቁን ነው ምንድነው የሚያሳየው?
2: ይሄ በተለየ ሁኔታ ይፈቃ እግዚአብሔርን መቅረባችን የሚያስታውስ ነው። ለምን አሁን ዳለው እኛ ለምንድነው ያንን የሞቀ ቤታችን ስለን ወደ ኮተታ ቤት ምንሄደው? እግዚአብሔር ስላለን ነው እንጂ ተመችቶነን አይደለም። ግን እግዚአብሔር ስላለ ከካህ ከዶሽ በሁት ሲባሱ ስላለንን ብቻ በመናደርጋቸው ነገሮች እግዚአብሔር ደግሞ የበለጠ እምነታችን ትልቅ እንደሆነ ይነግረናል እንጂ እኛ ብዙዎቻችን ይሄን ነገር ለማየትና ለማመን ይከብደናል። እንዴት ነው አንድ ሰው ያንን ትልቅ ቤቱን እንደገና ምንይታችን ዳስ ምንይታይ ጸል ደህማኑታ ማለትም የእግዚአብሔር ጥላ የእምነት ጥላ ቦታ ናት ይላል። ለምክንያቱም አመነነው ነው እንጂ ምንድ ባናምነው ኑሮ ምን አለን? ከዛ ያቺኮ ትንሽ ቦታ ናት ካለንን ቤት ምንም እንኳን የሚያወዳድራት የላትም። ሆኖም ግን እግዚአብሔር ስላለ ግና ከሁሉ በልጣ ትገኛለች። በዛ ምክንያት እንኳን ጫማችን እንኳን አውልቀን ማኖር አንችልም ከሷ ቦታ ማለት ነው። ወይም ደግሞ ፓህ ማለትም አሁን ለምሳሌ ቆሻሻ ማኖሪያውን የለም ከዛ ውስጥ ማኖር አንችልም። ቡና እንኳን ክሰል ምናምን ካለ ለምሳሌ ማፍራት አንችልም። ብረት ድስት እንኳን ማቅረቢያ ካልሆነ ዝም ብሎ ማቅረብ አንችልም። ከዛ ውስጥ ማለት ከሱካው ውስጥ ማንገባት አንችልም። ይሁዲ ያልሆነ ለምሳሌ ከዛ ዘዋር የሚባል ይቃለ መግባት የለበትም። ምክንያቱም ይሄ የሱ የእምነት መግለጫ አይደለም። ይሄን እንዲያደርጉ የታዘዙትን እስራኤል ይሁዲ ነው።
0: ይሄ ቦታ እንደ ቤት ሳይሆን እንደ ቤተ እምነትም ነው የሚታይ ማለት ነው። ይሁዲ ካልሆናችሁ አትግቡ ሲል ያው የማንም ቤተ እምነት የእምነቱ ሰው ያልሆኑ ሰዎች አይገቡምና ይሄን ያክል የዳአሱ ክብርና ለእግዚአብሔር በጣም ቤት ነው ማለት እንችላለን።
2: በጣም በጣም ትክክል አባባል። ለዛ ነው አንዳንዴ ግና አሁን ለምሳሌ የኛን ይሁዲዎችን የሚንከበከቡ ሰዎች አሉ፣ ይሁዲ ያልሆኑ ማለት ነው። እነዛ አብረው ካልተቀመጡ ችግር አለ። ምክንያቱም እነዛ የሚረዳቸው ሊያጡ ይችላሉ። አዝ ምንድን ነው የሚሆን በጎን ያችን እሱ የሚቀመጥበትን ቦታ ዳሲቱን ማለት ነው ትንሽ ገለጥ እናደርጋታለን ለማስታወቅ ማለት ነው። እሱ የተቀመጠበት ቦታ የሱካ በዓል ትዛዙን እንዳልፈጸመ ይሄም አሁን እንዳልከው የእምነት ሂደት ነው። እግዚአብሔር እኔ አጅቢያችኋለሁ፣ ከዛ ውስጥ ደግሞ እንግዶች አሉንን፣ ሰባት እንግዶች አሉን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ዮሴፍ እና ዳዊት ናቸው። እያንዳንዶች እንግዶች በእያንዳንዱ ቀን የመጀመሪያው እንግዳችን አብርሃም ነው። አብርሃም ይመጣል ማለት ቀልድ አይደለም። በእውነት እኛ በሱ ቦታ እናኖርለታለን። በመንፈሱ ይመጣል። አሁን ሁላችንም መንፈስ አለንን፣ እንዲሁም ደግሞ ሰውነት አለን። ጻድቃኖች ሙተው እንኳን ጻድቃኖች በህይወት እንዳሉ ነው የሚቆጠር። መጥፎ ሰዎች ግና በህይወት እያሉ እንኳን እንደ ሞቱ ነው የሚቆጠር። ለምን? የመጠቀም ሂደታቸው በዋና የህይወት መኖሪያቸው የህይወት መኖራችን ዋናው ሰውነታችን አይደለም። ሰውነታችን አላቂ ነው። ዛሬ አብሮነን አለ፣ ነገ ግና ደግሞ አብሮነን አይኖርም እንደነበረው ማለት ነው። ነፍሳችን ግና ሁሌም አብራና ያለች። ብዙዎቻችን ግና ለሰውነታችን እንጂ ብዙ ጭንቀት የምንሰጠው ለነፍሳችን የሚለውን ብዙ የለውም። ለምሳሌ ችን ቅድስት ሀገር እግዚአብሔር ሲሰጠን ለእስራኤልስ ብሎ ሲሰጣት ብዙ መስዋዕትነትን አድርገን ነው። ብዙ በስደት ለፍተናል። ያን ሁላ የሆነው ለምንድን ነው? በእምነታችን አለመጽናታችን ነው። አሁንም እንኳን ከስንት መከራ በኋላ ከ2000 ዓመት ዘመን በስደት ቆይተን መጠን እዚህ እንኳን እምነታችን ክብር ለሰጠንን አምላካችን እንኳን ክብር አንሰጠውም። ያን ደግሞ ምንድን ነው በውስጣችን ውጫዊ ማለት ነው ስደት ባይኖረንም በውስጣችን ግና ስደት እየተቀበልን በልጆቻችን በተለያዩ ነገሮች በውስጣችን ርጋታ እንዳይኖረን አድርጓል። ለምን ነው ይሁላ? ነፍሳዊ የሚሆነውን ነገር ማድረግ ስላልቻለ ነች። አገር ደግሞ እንደዛ ናት። ይሁዲ በሁሉም ነገር በእምነት ካልያዘ እምነቱን እንግዲህ አንድ ሰው እስላም መሆን ከፈለገ ወይም ክርስቲያን መሆን ከፈለገ ምንም ችግር የለም። አስበ ተናግረ ሄድ ሁለት በሁለት በአንድ ጊዜ ግና ሁለት ቦታዎች መቀመጥ ግና አይቻልም። በተለየ ሁኔታ በይሁዲ ሃይማኖት ማንኛውም ሰው የማንኛውም እምነት ማርከስ አይደለም፣ ግን ያንዳንዱ ደግሞ በእምነቱ መሆን አለበት። ምንድነው የተጻፈው? ጻድቅ በእምነቱ ይህየ። ምን ይላሉ ሰዎች? ሰው በእምነቱ ይኖራል አይደለም? እንደዛ አይደለም። ጻድቅ ጻድቃን የሆነ በእምነቱ ይሁን። ማንኛውም ሰው ጻድቃን ከሆነ በእምነቱ ምንም ችግር የለም። አባል ገና ይሁዲ ነኝ ብሎ በሌላ መሆን ይሄ ነው ብዙ ችግሩን ብዙ ልፋቱን ብዙ የእስራኤልን ህዝብ ያኗኗር ሂደት ትክክለኛ እንዳይሆን የሚያደርግልንን እና ሁላችንም በዳስ በዓል በጣም ልዩ ናት። ቁጭ በምንልበት ጊዜ ቤተ መቅደሱ እንደነበረው ማለት ነው ያችን ያህል የእምነት ቦታ ያላት ናት። ብዙ ማድረግ ማንችላቸው ነገሮች አሉ። ካርታ መጫወት፣ እንደዚህ ቁማር፣ እንደዚህ አፊል እንኳን ትክክል ያልሆኑ ነገሮች ማድረግ የማይቻልበት ቦታ ቅዱስ ቦታ ነው።
0: ሌላው እስራኤል ሀገር የሚኖሩ ይሁዲዎች ስንት ቀን ነው ይሄን በዓል የሚያከብሩት? ውጭ ሀገር ያሉትስ እንደ እስራኤል ነው? የተለየ ነገር አለ? ከእስራኤል ውጭ የሚኖሩ ሀገራት ይሁዲዎች በተለያዩ ሀገር የሚኖሩ
2: እስራኤል ሀገር የሚኖሩ ያው 7 ቀን ነው። የመጨረሻው ቀን ኦሻአና ራባ ሽሚኒ አሴረት ይባላል። ያነ ለራሱ በዓል ይዞ የመጣ ነው። ማለትም ኦሪትን ጨርሰን የምንደሰትበት ቀን ነው። በውጭ ሀገር አንድ ቀን ይጨምራሉ። ለምን? ድሮ ቤተ መቅደሱ በነበረበት ጊዜ እንደገና ደግሞ አንድ ጨረቃን በዓል በሚናገሩበት ጊዜ የደስታ ሂደታቸው በዛውን ቀን ብቻ ሳይሆን ተጨማሪ ሊቃውንቶች ብለው ያደረጉት ነው። በአሁኑ ጊዜ ሁሉ ይህን ነገር ማወቅ ይችላል። ድሮ ግን ውጭን ሀገር ለመናገር ይከብድ ነበረ እና እስከሚደርሱ ድረስ ተጨማሪ ቀን ያስፈልጋቸው ነበረ። በአሁኑ ጊዜ ግና ያው ምንም እንኳን ብናውቅም የግን ትልቆች የደነገጉትን ድንጋጌ መሰረዝ አንችልም።
0: አባት ያበጀው ለልጅ ይበጀው
2: እና እነሱን ያህል ትልቆች መጠው እስከሚቀይሩ ድረስ ያው በዛ የተያዘ ነው። አበለ እስራኤል ህዝብ ግና 7 ቀን አለ እሱ ከዳስ ምን ቀመለ። 8ኛው ቀን ደግሞ ሽሚኒ አሴረት ይባላል። ኦሪትን የምንጨርስበትና አንብበን የጨረስንበት ተምረን የጨረስንበት ሀታን ቶራ ሀታን ሜኦና ያው የሙሽራ አለ። የሙሽራው ደግሞ አጃቢ አለ። እንደገና ደግሞ ሀታን በረሺት ሀታን ቶራ የኦሪቱን ጨርሶ የሚያነበው የሚወከለው ነው ማለት ነው።
0: በዛን ቀን ኦሪቱ ተነቦ ሲጠናቀቅ ያችን ፓርቲ የሚያነበው ማለት ነው።
2: ያው ዋናው ትልቅ ድንጋጌው የሚያነብ ማለት ነው። የእሱ ደግሞ ቀደም ብሎ ደግሞ አንድ አለ ሀታን ሜኦና ይባላል። ሀታን ሜኦና ያው ሾሽቪን ማለትን የሚዜ ነው እና እሱን የሚያደርግ ደግሞ ከመጨረሻ ላይ ደግሞ ሀታን በረሽት ይባላል። የኦሪትን ዘፍጥረትን የሚጀምር ደግሞ ይሆናል። ምክንያቱም ኦሪት ጨረስነት ማለት አንችልም። እንደ ጨረስነን እንደገና መጀመር አለብን። ምክንያቱም በምንም ጊዜ ልንጨረሳት አንችልም። እንኳን እኛ ትንሾች ነውና ትልቆች እንኳን ሌሊትና ቀናታቸውን አድርገው እንኳን የኦሪትን እንኳን 10% እንኳን ገለጻ አላገኙም የነበረ እና ሁሌም ኦሪትን ጨረስን ማለት አንችልም። ሌላው ኦሪትን ደጋግመን እንደገና ከመጀመሪያው እንጀምራለን። እና ሁለቶችም ግን 8ኛው ቀን ቢባልም ግን የ8ኛው ቀን ሌላ የራሱን የቻለ በዓል ነው።
0: መልካም። የተከበሩ ራቭ ከፍ ያለው ሞሸ ቦጋለ ለሰጡን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። በዚህ አጋጣሚ መልካም የዳስ በዓል። ሻባት ሻሎም።
2: ሸባት ሻሎም ለእናንተም መልካም የደስ በዓል።
0: መልካም። የተከበራችሁ አድማጮቻችን የጧቱ ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እጅግ እናመሰግናለን። በቀኑ ፕሮግራም በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን ናቲ ብላንኬት ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ቀን ይሁንላችሁ። መልካም አመት በዓል። መልካም የደስ በዓል።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እንኳን ለዳስ በዓል በሰላም አደረሳችሁ። እለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ ዩዳሌት በትሽሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 25 2016 እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 15 2019 ሲሆን የቴክኒክ ባለሙያችን ሞሼ ለክስተን እስተን ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። ኢዳስ ባልን በተመለከተ ባልደረባችን አንገፈው ጋዜጠኛ ራህሚም አላዛር የተዘጋጀ ፕሮግራም ይኖረናል። እንዲሁም እንደተለመደው ሳምንታዊ የኦሪት ክፍል ጊዜውን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርስተ ዜናዎቹን እንሆ። መከላከያ ሰራዊቱ የሚጠቀምበት ድሮን ፈንድቶ በጋዛ ሰርጥ ሁለት ተጠባባቂ ወታደሮች ህይወታቸውን አጥተዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር እስራኤል ህዝብ ጨፍጫፊ ነች የሚባለው የዘመናችን ትልቁ ውሸት ነው ብለዋል። ጦርነቱ ከተጀመረ አንስቶ እስካሁን በመከላከያ ሰራዊቱ በሚፈጠሩ ስህተቶች 85 ወታደሮች ህይወታቸውን ማጣታቸውን ከመከላከያ ሰራዊቱ የተገኘ መረጃ አሳይቷል። የፓርላማ አባል ዘይብ ኤልቂን ጠቅላይ ሚኒስትር ቢናሚን ናታንያሁ በትናንትናው ዕለት ያደረጉት ንግግር የሚያረጋግጥልን እሳቸው አንድ ነገር አጀንዳ እንዲሆን የመወሰን አቅም መኖራቸውን ነው ብለዋል። ሀቢት ሆንስቲም የሚባለው እንቅስቃሴ መስራች አሚር አበቢ ሂዝባላንና ሐማስን ለመጣል ዋነኛው መንገድ የኢራንን አገዛዝ መገርሰስ ነው ሲሉ ተናግረዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በመከላከያ ሰራዊቱ የሚያገለግሉ ሁለት ተጠባባቂ ወታደሮች በትራንትራ ሁለት በጋዛ ሰርጥ መሰዋታቸው ዛሬ በጠዋቱ ክፍለ ጊዜ ይፋ ሆኗል። ነፍሳቸውን ይማረውና ወታደሮቹ ናዳቭ ካሊ እና ኦፌክ ሙአለም የሚባሉ ሲሆኑ ናዳቭ ካሊ 24 ዓመት ወጣት፣ ኦፌክ ሙአለም የ23 ዓመት ወጣት መሆኑ ተዘግቧል። ወታደሮቹን ለዚህ ህልፈተ ህይወት የዳረጋቸው ድርጊት መከላከያ ሰራዊቱ የሚጠቀምበት ድሮን በስህተት በወታደሮቹ ላይ በመፈንዳቱ መሆኑ ታውቋል። በእስራኤል መከላከያ ሰራዊት ቁጥጥር ስር በሚገኘው ቢጫ መስመር ተብሎ በሚጠራው የደህንነት አካባቢ የፈነዳው ድሮን ሁለት ወታደሮችን ገድሎ ተጨማሪ ሁለት ተዋጊ ወታደሮችን ማቁሰሉን ተደረሰን ዜና ለማወቅ ችለናል። በእስራኤል መከላከያ ሰራዊት የስልጠና ማዕከል ውስጥ የሚሰጡ የውጊያ ስልጠናዎችን ይሰጡ የነበሩት ኮሎኔል ሃኖህ ዳኡቤ ጦርነቶች በተለያዩ አቅጣጫዎች እየተራዘሙ በሄዱ ቁጥር በመከላከያ ሰራዊቱ ጉዳት የሚደርስባቸው ወታደሮች ቁጥር ይጨምራል ሲሉ ተናግረዋል። ጦርነቶቹ እየተራዘሙና አቅጣጫቸው እየተበራከተ ሲመጣ በበቂ ሁኔታ ወታደሮችን ለማሰልጠን ጊዜ ስለማይኖር ወታደሮች መጎዳታቸው የማይቀር ነው ሲሉ ተናግረዋል። ለመከላከያ ሰራዊቱ አዲስ መሳሪያ በመጣ ጊዜ ወታደሮች አጠቃቀሙን በደንብ እንዲችሉት በቂ የስልጠና ጊዜ መሰጠት አለበት። አሁን ጦርነት ላይ ስላለን ስልጠናው እየተሰጠ ያለው ከጦርነቱ ጎን ለጎን ነው። እንደዚህ ማድረግ ከተጀመረ 3 ዓመት እየሆነው ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ በመከላከያ ሰራዊቱ የተገኘ መረጃ እንደሚያመለክተው ጦርነቱ ከተጀመረ አንስቶ እስከ አለፈው ጥር ወር ድረስ በመከላከያ ሰራዊቱ 85 ወታደሮች መከላከያ ሰራዊቱ በሚያደርገው እንቅስቃሴ በስተት ተገድለዋል ተብሏል። በተለይ ታሳለፍናቸው 8 ወራት ወዲህ በስተት የሚገደሉ ወታደሮች ቁጥር ጨምሯል። ቁጥሩም ከመቶ በላይ መሆኑን መረጃዎች ጠቁመዋል። በጋዛ ሰርጽ መከላከያ ሰራዊቱ በሚጠቀምበት ድሮን ሁለት ወታደሮች መገደላቸውና ሁለት ወታደሮች መቁሰላቸውን ተከትሎ የታማጆር ሹም ኢያል ዛሚር ጉዳዩን የሚያጣራ የባለ ሙያ ቡድን እንዲቋቋምና የሚገኘው ውጤት በቀጣይ ለማስተማሪያ እንዲሆን ትዕዛዝ ሰጥተዋል። አጣሪውን አባል በብርጋዴር ጀነራል ማዕረግ የሚገኙ ሰዎች እንዲመሩትም በትዕዛዛቸው አስፍረዋል ተብሏል። ላልተወሰነ ጊዜ በጋዛ ሰርጥ የሚገኘው እስራኤል መከላከያ ሰራዊት በድሮኖች መጠቀሙን እንዲያቋርጥ መመሪያ ተሰጥቷል። ፈንድቶ በወታደሮች ላይ ከፍተኛ ጉዳት ያስከተለው ድሮን አታሌፍ የሚባለው ሞዴል መሆኑና መከላከያ ሰራዊቱ ጦርነቱ ከተጀመረ አንስቶ በተለያዩ የጦርነት ቀጠናዎች እየተጠቀመበት የነበረ መሆኑ ተደረሰን ዜና ለማወቅ ችለናል። የመከላከያ ሚኒስትር እስራኤል ካዝ ህዝብ እስራኤል የዳስ ባልን ለመቀበል ሽር ጉድ ያለ በሚገኝበት ሰዓት እንደዚህ አይነት መራራ ሐዘን መከሰቱ ልብን ይሰብራል ሲሉ ድሮን መጥቷቸው በጋዛ ሰርጥ ስለ ተሰውት ወታደሮች ተናግረዋል። ዛሬ በእስራኤል ሁለት ቤተሰቦች ለሰው ልጅ መራራ የሚባለውን ሐዘን ተቀብለዋል። ከባድ መሆኑን እረዳለሁ። በእስራኤል የደህንነት ተቋማት ስም የሐዘናችሁ ተካፋይ መሆኔን መግለጽ እወዳለሁ ብለዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ በትራንትራው ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካደረጉት ንግግር መሃል የተለያዩ ሐሳቦች ተቆርጠው እየወጡ በሀገራችን ሚዲያዎች መነጋገሪያ መሆናቸው ቀጥሏል። መነጋገሪያ እየሆኑታሉ ነገሮች መካከል እስራኤል የህዝብ ጨፍጫፊ የእስራኤል ህዝብ ጨፍጫፊ እያደረገች ነው የሚባል እስራኤል ህዝብ የጨፈጨፈች ነው የሚባለው ነገር የዘመናችን ትልቁ ውሸት ነው ሲሉ መልስ ሰጥተዋል። ራማታ ጎላን በሞሸ ዘመንም የይሁዲ እንደነበር ታሪክ ይመሰክራል ታናህን አንብቡ ሲሉ ለሶሪያው ፕሬዝዳንት ፊታቸውን ወደሳቸው አዙረው መናገራቸውም ተጠቅሷል። ንግግራቸውን እንደጀመሩ ሰዎች አዳራሹን እየለቀቁ መውጣታቸውን ሲያስተውሉ እስካሁን አዳራሹን ጥለው ያልወጡ ፈሪዎች ታሉ አዳራሹን ጥለው ይውጡ ሲሉም መናገራቸውና ቱርክንና ኳታርን ባለም አቀፍ መድረክ በከፍተኛ ሁኔታ የተቹበት መንገድ እነዚህ ከብዙዎቹ መካከል እንደ ምሳሌ የሚጠቀሱ ጥቂቶቹ ናቸው። ጠቅላይ ሚኒስትር ቢናሚን ናታንያሁ የየትኛው ጨፍጫፊ መንግስት ነው በሚሊዮን የሚቆጠሩ የፖሊዮ ክትባቶችን ለጠላት ህዝብ የሰጠ ምግብና ውሃ እንዳይጎላቸው አቅርቦት ያደረገ እንደዚህ የምታደርግን ሀገር ጨፍጫፊ ብሎ መፈረጅ የዘመናችን ትልቁ ውሸት መሆኑን መታወቅ አለበት ሲሉ ተናግረዋል። የፓርላማ አባል ዘይብ ኤልቂን ጠቅላይ ሚኒስትር ቢናሚን ናታንያሁ በትራንትናው ዕለት በተባበሩት መንግስታት ጠቅላላ ጉባኤ ያደረጉትን ንግግር የሚያረጋግጥልን አንድ ነገር ቢኖር አሉ፣ የሀገሪቱ የመነጋገሪያ አጀንዳ የሚወሰነው በሳቸው መሆኑን ነው። በጠቅላላ ጉባኤው አዳራሽ ከፕሬዝዳንት ዶናልድ ትራምፕ ጋር ሲንጎራደዱ ታዩ አልታዩ ለሳቸው ምንም የሚጨምረው ምንም የሚቀንሰው ነገር የለም። ከፕሬዝዳንት ዶናልድ ትራምፕ ጋር ብዙ ጊዜ ከተገናኙ ምዕራባውያን መሪዎች መካከል አንዱ ጠቅላይ ሚኒስትር ቢንያሚን ናታንያሁ ናቸው። ቢንያሚን ናታንያሁ ወደ አሜሪካ ያቀኑት በጠቅላላ ጉባኤው ንግግር ለማድረግ ነው። ንግግሩን አደረጉ፣ በቃ አለቀ። ከፕሬዝዳንት ዶናልድ ትራምፕ ጋር መገናኘት ቢፈልጉ ኑሮ በስልክ አውርተው ለመገናኘት ቀጠሮ ይዙ ነበር ብለዋል። ባሳለፍነው ሌሊት ሐሙስ ለአርብ አጥቢያ አንዲት የ33 ዓመት ሴት በሃይፋ ከተማ መገደሏ ተዘግቧል። ግለሰቧ ሐጽማውት ከሚባለው ጎዳና ወደ ራምባም ሆስፒታል ተወስዳ የሕክምና ክትትል ቢደረግላትም ቅሉ ሕይወቷን መታደግ አለመቻሉ ታውቋል። ድርጊቱ ወንጀልን ያመለክታል የተባለ ሲሆን የፍቅር አጋሯ የ28 ዓመት ወጣት በፖሊስ ቁጥጥር ስር ሆኖ ለምርመራ ተወስዷል። ሀቢትሆንስቲም የሚባለውን እንቅስቃሴ መስራች ብርጋዴር ጀነራል አሚር አቢቢ ሂዝባላንና ሐማስን ዋነኛ የመጣያና የማፍለሻ መንገድ የኢራንን አገዛዝ መገርሰስ ነው ብለዋል። ጥቅምት 8 2023 ራሳችንን በተለያዩ አቅጣጫዎች ጦርነቶች ተደቅነውብን አግኝተናል። የጦርነቱን አቅጣጫ ወደ አንድ አቅጣጫ ለማምጣት ብዙ ጊዜ ጥረን አጥረናል። አሁን የእስራኤል ዋነኛ ስትራቴጂ የኢራንን አገዛዝ አድቅቆ መጣል ነው። ይህ በዚህ ዘመን በቀላሉ የሚታይ ሳይሆን በመጽሐፍ ቅዱስ እንደምንሰማው ታላቅ ግድል ነው። ይሄንን ማድረግ አለብን ሲሉ ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን ጥላሁን መልቼ ጋር ነው። እሱም በስልክ መስመራችን ይገኛል። ጥላሁን አክሳሚያ እንኳን አደረሰ እንደምን ዋልክ?
1: ክብራትና ክብራን አድማጮቻችን ጤና ይስጥል።
2: ሄሎ
0: የቴክኒክ ችግር ነው።
2: አብርሃም ይናስቀደመን ቆንጆ ነው
0: ተማን እሱን ቁጥሩ ይቀርባል።
2: በዚያ ጋታሚ ለስቱም ለቤተቦቹ መልካም ባል ለአድማጮቹም ላንተም።
0: አዎ የቴክኒክ ችግር ነው። እሺ ጥላሁን ወደ አንተ ልለፍና
2: እኔ ደግሞ ተጠለፍን በቃ መስመራችን ተጠልፎ እንደምን ሐማስ እያዳመጠን
0: ታበጥቀው ስህተት ነው ስህተት ነው። እና ግን ያው ቀጥሎ የምናሰማው ፕሮግራማችን ነው። ጥላሁን ዛሬ በጋዛ ሰርጥ ሁለት ወታደሮች ትራንትራ እንደተገደሉና ዛሬ ይፋ ሆኗል። በዚህን ጀምርና እስኪ ያለው የደህንነት ሁኔታ ምን ይመስላል?
2: አሳዛኝ ነው ገብርኤል። አሁን የተረጋጋ መስሎ ቢታይም እነዚህን ሁለት ብርቅዬ በጣም ውድ ልጆች በጣም ማጣት ድርጊቱ ትናንት ነው የተፈጸመው። ትናንት ከቀትር በኋላ እስራኤል አዛ ከሐማስ ጋር የምታደርገው ጦርነት እስካልተፈጸመ ድረስ አልፎ አልፎ የምትወስዳቸው እርምጃዎች አሉ፣ አንገብጋቢ እና በጣም ለደህንነታችን አስጊ የሆኑትን። ከምትጠቀባቸው ቴክኖሎጂዎች ደግሞ ይህንን ያለ አብራሪ የሚላኩ መሳሪያዎችን ነው። እንግዲህ ሁለት ነበር

0: ይሉታልኝ እንደ ባት እንደዛ ነው። ይሄ የጦር መሳሪያ ያው ግዳጁን ተጭኖት በጣም አናሳ ነው። ከሲላክ ደግሞ 2 ኪሎ ግራም የመዘነ የሚከብድ ፈንጅ ይዞ ሄድና ጉዳት ያደርሳልኝ። በእንደዚህ አይነት ሁኔታ እስካሁን እንግዲህ ግዳጁ ይፈጽ አሁን ግን ትናንት የደረሰው ሁኔታ ለምን የሚል ጥያቄ አሁን ምርመራ እየተካሄደ ነው። የመከላከያ ኃይሉ ማለት ነው የጦሩ ኢታማጆር ሹም ኤልዛሚር በጦር ጀኔራል ከፍተኛ ማዕረግ ያላቸውን ወክለው ምርመራ ይደረግ አንደኛ ሐማስ አቅሙ ኖሮት የማንቆላሸት ምልክት አሳድሮ ጉዳቱ ደርሷል ወይስ የቴክኒክ ችግር የራሳችን ነው በሚል ሁኔታው እየተጣራ ነው። ለማንኛውም እንግዲህ እነዚህ ሁለት ወታደሮቻችን ያሳዝናል። አንዱ ዛሬ ከአንድ ሰዓት በፊት እንግዲህ ኢየሩሳሌም ነዋሪ የሆነው የቀብር ስነ ስርዓቱ ኦፌክ ሙአለም የ23 ዓመት ወጣት ነው ተፈጽሟል። ሁለተኛው ወንድማችን ደግሞ ናዳብ ኬሊ የ24 ዓመት ወጣት ሴጌቭ ሚዝጋቢ ቅርታ በተሰኘው ቦታ ልክ አንተናን እያወራን አሁን የቀብር ስነ ስርዓቱ እየተፈጸመ ነው።
1: ልክ እንደው ከዚህ ጋር አዎ በጣም ያሳዝናል። በተለይ ደግሞ ህዝብ እስራኤል አሁን የዳስባል ለማክበር በጣም ሽር ጉድ ያለ ትንሽ ደግሞ አሁን ጦርነቱ ትንሽ ስለቀዘቀዘ እንደዚህ አይነት ነገር ለመስማት ትንሽ ረፍ ተብሎ ነበር፣ ግን ምንም ማድረግ አይቻል። እንደው ከዚህ ጋር አያይዤ መጠየቅ እንፈልገው ባሉን የተወሰኑ ደቂቃዎች ጥላሁን፣ ትናንትና በነበረው የተባበሩት መንግስታት ጠቅላላ ጉባኤ ለእስራኤል ያላቸው በርካታ ሀገሮች ስሜታቸው ጥሩ አልነበረም። አሁን የጦርነቱም እየቀጠለ ነው። እንዲያው ምናልባት የዚህ ሁሉ ቆስቋሽ ኢራን ናት በማለት እስራኤል ኢራንን ብቻዋን ለመውጋት ለመጋፈጥ እስከዛ ድረስ ብቻዋን ተሄድ አሜሪካን ሳታስከትል ጥላሁን?
0: ይኸውልህ ረጅም ጊዜ ቢኖረን በዚህ ዙሪያ ብዙ ባወራን ነበር፣ ግን ካለን ጊዜ አንጻር ገብርኤል፣ እስራኤል በእስራኤል በኩል ያለ ሁኔታው እንዴት ነው? አሜሪካን ትተን ብቻችን በኢራን ላይ ምናልባት ወታደራዊ እርምጃ እንወስዳለን የሚል አንዳንድ የመንግስት ከፍተኛ ባለስልጣናት እና የጦር ጀነራሎች እየተናገሩ ምን ማለት ነው? ኢራን ውስጥ ለውስጥ አሁን በአንድ በኩል ተበደልኩ ተጎዳሁ እያለች ብሶቷን ብታሰማም ውስጥ ለውስጥ ግን ይህን በጣም የሚፈራውን ጀምላ የሰው ጨራሽ ጦር መሳሪያ እያዘጋጀች ነው የሚል ግምቱ ወይም ደግሞ ግምት ብቻ አይደለም መረጃው አለኝ ስትል እስራኤል ከዚህ አንጻር እርምጃ ልንወስድ እንችላለን የሚል ሁኔታ እየተሰማ ነው። ምናልባት እስራኤል እንዲያውም የጊዜ ጉዳይ ነው ተብሏልኝ ማለት ባልታሰበ ጊዜ እስራኤል በኢራን ላይ እርምጃ ትወስዳለች። ያንን የጦር መሳሪያ እንግዲህ የምናውቃቸው ቦታዎችም አሉ። እነዚህን የጦር መሳሪያዎች የምታበላላበትና የምትሰራበትን ቦታ እዛ ላይ እርምጃ ነው ስለ የሚናገርበት ሁኔታ አለ እና በእስራኤል በኩል ያለ ሁኔታ አሁን ከአሜሪካ ጋር ያለን ሁኔታ አሜሪካ ምናልባት ላትፈልገው ትችላለች ይህን የእስራኤልን እቅድ። እንደ እስራኤል ፍላጎት ቢሆን ኖሮ አሜሪካ ከጎን ሆና የተጀመረው ስራ እንዲጨረስ ነበር። ግን እስራኤል ሁኔታውን ስታይ በቃ በራሴ ጊዜ ብቻዬን ያለ አሜሪካ እርዳታ ላድርግ ይችላል የሚል ሁኔታ ይሰማሉ ይሆናል። እኔ እንጃ እንግዲህ አንገብጋቢ ነው ከተገኘ ገብርኤል፣ የእስራኤል ህልውና ደህንነት ላይ ስጋት ላይ የሚጥለው ነው ከተገኘ እስራኤል ያለምንም እርዳታ እርምጃ እንደምትወስድ ይህ ጥርጣሬ ምንም ጥያቄ የለውም። ያለ ሁኔታ ያለ ነው። ኢራን ውስጥ ለውስጥ ብዙ ስራዎችን እየሰራች እንደሆነ መረጃ ድርጅት
1: ጥላሁን፣ በሁለት ደቂቃ እንደው የጠቅላይ ሚኒስትሩና የእስራኤል ወዳጆች ትናንት በጠቅላላ ጉባኤ እንዳየ ነው ብዙ ርቀዋል ከእስራኤል ከጠቅላይ ሚኒስትሩና፣ ይህ በእስራኤል ደህንነት ላይ ሊያመጣ የሚችለው አሉታዊ ተጽዕኖ ምንድን ነው ጥላሁን?
0: ይኸውልህ ይህም ራሱን የቻለ ብዙ ጊዜ ከስጦት የሚሰጥ እንደ ምንወያይበት ሁኔታ ነው። በቀጣይ ትናንት ጠቅላይ ሚኒስትራችን ወደ እንግዲህ በየአመቱ የሚካሄድ የዓለም መሪዎች ወደ ቦታው ሄደው በኒውዮርክ የሚያሰሙት ንግግር አለ። እዛ ላይ የነበረው ቆይታ ምንም እንኳ ጠቅላይ ሚኒስትሩ የእስራኤልን ጎን ማለት እስራኤል የምትፈልገው ነገር በሌሎች ዘንድ የምትተችበትን በማስተባበል የተናገሩት ቃል ቢኖርም ግን ሁኔታውን ስታየው ገብርኤል ጥሩ አይደለም። እስራኤል አሁን ያለችበት ሁኔታ በጣም በጣም መታይቶ የማይታወቅ ማለት ጠቅላይ ሚኒስትሩ እኮ ገና ወደ ቦታው ከመሄዳቸው በፊት ንግግራቸውን ለመስማት የውጭ ሀገር መሪዎች ቦታውን አይለቁም፣ ይጠብቃሉ። ሌላው ጠቅላይ ሚኒስትሩ ከጨረሱ በኋላ ንግግራቸውን የዓለም ሀገር መሪዎች እንደገና ወረፋ ጠብቀው ማነጋገር እስራኤልን ማነጋገር የእስራኤል መሪ ብዙ ክብር ነበረን፣ አሁን ይህን ክብር አጠናል። የለም። ለምን የምትለው በአንድ በኩል ጦርነት ላይ ስለሆን ከጦርነቱ ጋር በተያያዘ ብዛት ያላቸው የዓለም ሀገራት ርቀውናል። ኦኬ አሁን የነበረውን ንግግር አሁን ደቂቃን ይሰጣኝ ምን ላድርግ አንዱ ደቂቃ ደግሞ አልፋል ባነከደ ለማጠናቀቂያ ጠቅላይ ሚኒስትሩ ይህን በተመለከተ

0: ለምን ያለ መሪዎችና ህዝቦችን ለመቅረብ መደረግ የሚነገር ንግግር ሲነገር ሲገባ ጠቅላይ ሚኒስትሩ ያስተሙት ግን የራሳቸው ምርጫ አለብን እዚህ ታቃል አይደል እንዴ? ከዛ ጋር በተያዘ የራሳቸውን እኔ ሲሉ ያስነጉ ንግግር እንዴት ነው? እንደውም በውጭ ሀገር የሚዘናው
1: አሁን እውነት ትራንትና ጠቅላይ ሚኒስትር ቢናሚን ናታንያሁ ያደረጉት ንግግር የራሳቸውን ቢዝነስ የሚያሳልጥ ነው ተብሎ ነው አሁን እየታየ ያለው?
0: የራስ በውጭ ሀገር የዘናው ሰርፍ ብትመለከት ጠቅላይ ሚኒስትሩ የግል ፖለቲካ ችግር ስላለባቸው ራሳቸውን ነፃ ለማድረግ ብዙ ያሉት ነገሩ እነሱ የሚሉት ነገር እውነት ነው ማለት አይደለም። ግን ጠቅላይ ሚኒስትሩ ሰላም ይወል አንዳንድ የዘናው ታሮች ጠቅላይ ሚኒስትሩ የተናገራቸውን ቃል በመቁጠር ማለት ነው ሰላም፣ ጦርነት፣ ኢራን፣ ሂዝበላ ምናምን በማለት ቁጥር የሰጡት ሁኔታ አለ። እጃቸውን ለሰላም የዘረጉ መስሎ መታየትና በእንደዚህ አይነት ሁኔታ ሁሉም ያረጋግ የራቁን ወዳጅ ወገኖቻችን ማቅረብ ሲችሉ የተናገሩ ሩት ቃል በአንድ በኩል አይፈረድባቸው ምክንያቱም ሌሎቹ ባላደረግነው በጥሩ ወንጀል እየከሰሱን ነው። አዎ ለነሱ መልስ ተገቢ ነው። ግን ብዙን ሰዓት እዛ ላይ መስዋዕት ሳይሆን ሌላው የራቀውን ወዳጅ አገር ማቅረብ ሲቻል የተናገሩት ነገር ለግል የፖለቲካ ጥቅማቸው ይሄ ያሳዝናል። ይህ ብቻ አይደለም፣ በጋዶ ዓለም እናየው ገብርኤል እስራኤል ገለልተኛ የሆነችበትና ብቸኛ ስሉ እንደውም አንዳንድ የዜና አውታሮች የተናገሩበት ሁኔታ አለ። ያሳዝናል። ግን ያልፋል።
1: እንግዲህ አሁን አመት ባል ስለሆነ የተለያዩ ፕሮግራሞችም ስላሉ ወደ እሱ እንለፍ። ጥላሁን ለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። ሀግሳሚያ
0: ለአንተም ለአድማጮችም መልካም በዓል።
1: እሺ፣ ባልደረባችን አንጋፋው ጋዜጠኛ ራሚ ማላዛር ወዳዘጋጀው የዳስ በዓል ፕሮግራም እናልፋለን።
2: ክቡራትና ክቡራን አድማጮቻችን ጤና ይስጥልኝ። የባለ መጸለትን ወይም የዳስ በዓል ምክንያት በማድረግ በኢትዮጵያ ይሁዳዋን ቀሳውስት ቅዳሴና ዝማሬ የታጀበ ልዩ የሆነ ዝግጅት እናቀርባለን። አዘጋጅ የመቅረብላችሁ ረኸሜም አላዛር ነኝ። የዳስ በዓል ወይም ባለ መጸለት ምን በምን ምክንያት እንደሚከበር የተለያዩ መንፈሳዊ መሪዎች ሲያስረዱም ነገደ እስራኤል ከምስር ከግብፅ አገር ከፈርዖን ግዞት ወጥተው በሲናይ በረሃ በጉዞ ላይ ሳሉ በእግዚአብሔር ቸርነት ደመና እንደ ዳስ ሆኖ ከፀሐይና ከብርድ እየተከላከለና መና እየቀለበ ስለታደጋቸው ያን የእግዚአብሔር ተአምር ለማስታወስ የተሰጠ ትእዛዝ ነው ይባላል። ይሁዲ የሆኑት ሁሉ በዓመት አንድ ጊዜ ከመኖሪያ ቤታቸው ወጥተው ከዳስ ውስጥ የሚቀመጡበት ምክንያትም ነገደ እስራኤል ከምስር ምድር ወጥተው 40 ዓመታት በሲናይ በረሃ ሲንከራተቱ ከተዘጋጀ ቤት እያረፉና እየተኙ ሳይሆን እግዚአብሔር ደመናውን እንደ ዳስ ከበላያቸው እየጋረደ ስለ ጠበቃቸው ለዚህ ተአምር መታሰቢያ ይሆን ዘንድ ነው በየዓመቱ ለ7 ቀናት ከዳስ ወይም ሱካ መቀመጡ ልማድ ሆኖ ያለው። በዓሉ በተለያዩ ስሞችም ይጠራል። የመከር መሰብሰቢያ፣ የደስታችን ቀናት፣ የእግዚአብሔር በዓል እየተባለ ይጠራል። እስከ ሁለተኛው ቤተ መቅደስ ባለ መጸለት በልዩ ክብር የሚከበር አይነተኛ በዓል ነበር ነው የሃይማኖት ሊቃውንት የሚሉት የሚናገሩት። ከሁለተኛው ቤተ መቅደስ በኋላ ግን የፋሲካ በዓል ነው በአይነተኛ እየተከበረ ያለው። ዛሬ ምሽት ስለሚጀምረው ባለ መጸለት በቅዱስ መጽሐፍት የተጻፈውን እየጠቀስነ ከኢትዮጵያ ወደዋን ቀሳውስት የጸሎት ዝማሬዎች ጋር የተቀነባበረ ዝግጅት ይዘንላችሁ ቀርበናል።

0: ባለ መጸለት ወይም የዳስ ባል በሰባተኛው ወር በ15ኛው ቀን የተቀደሰ ጉባኤ ወላችሁ ማንኛውንም ስራ ሁሉ አትስሩበት። ሰባት ቀን ለእግዚአብሔር ባል አድርጉ። ዘኹልቁ ቁጥር 29 ምዕራፍ 9 ቁጥር 12 እግዚአብሔር ሙሴን ተናገረው እንዲህ ሲል ለእስራኤል ልጆች ነገራቸው እንዲህ ብለ በዚህ በሰባተኛው ወር ከወሩም በ15ኛው ቀን ሰባት ቀን ባለ መጸለት ለእግዚአብሔር አድርጉ። በዓመት ሰባት ቀን ለእግዚአብሔር ባል አድርጉ። የዘላለም ሕግ ይሁንላችሁ ለትውልዳችሁም። በሰባተኛው ወር ባል አድርጉ፣ ሰባት ቀን በዳስ ተቀመጡ። የእስራኤል ተወላጆች ሁሉ በዳስ ይቀመጡ፣ የልጅ ልጆቻችሁ ሁሉ ያውቁ ዘንድ የእስራኤል ልጆች ከምስር ምድር በወጣኋቸው ጊዜ በዳስ እንዳስቀመጧቸው እኔ እግዚአብሔር አምላካችሁ ነኝ። ዘሌዋውያን ምዕራፍ 23 ቁጥር 33 እስከ 41
1: ለዓለም ወለዓለም ዓለም ላይኩን ስምዓ እግዚኦ ወሪ እግዚኦ ወተሳሃል እግዚኦ በጊዜ ሰዋይኩከ በጊዜ ጸለይኩከ አንተ ሐሙፅ ሰማይ ምናድሉ ማደርከ ሮይነ ዋሲ ክስመ ነደለዋሊ ካርያም ከበሯሊ ዋሲ

0: ነባሬ ታደግና ሟትና አፍቀርና ሟትና ጸላይና የዋትና አይምር ወላ ሟት ወፍር ወላ ኃጢአት ጓኑ የሚያስልያኪኑ ወትረ ነባሬት ከመዘይት መውቲ ከመጽሃ በነሰንበት ለረፍት ወባላትን ወቅዱሳነ ከመንግናይ ለስሙ ቅዱስ ወከመንባልሃዱ ስሙ ክቡር የዚያ ባይታ ኳስሞ ለእግዚአብሔር
1: የመከር በዓል የመከር በዓል አድርግ በአመቱ ፍጻሜ ዘጸአት ምዕራፍ 34 ቁጥር 22 ፍሬህን በምትሰበስብበት ጊዜ ወደ አውድማና ወደ መጥመቂያህ በበዓልህም ደስ ይበልህ። አንተ ወንድ ልጅህም ሴት ልጅህም ሎሌም ገረድህም ሌዊውም ስደተኛውም የሙት ልጅም የሞት ምስቴቱም በአጥር ግቢ የሚገኙት 7 ቀን በዓል አድርግ ለእግዚአብሔር አምላክህ። እግዚአብሔር አምላክህ በእልህ ሁሉ በእጅህም ሥራ ሁሉ ይባርክሃልና በጣምም ደስ ይበልህ። ዘዳግም ምዕራፍ 16 ቁጥር 13 እስከ 15 እስራኤል ከባርነት ቤት ወጥቶ ገንዘቡ ከሆነው ነጻ ዳስ ውስጥ የገባበትን ከምስር ምድር የወጣበትን ጊዜ ለማስታወስ በትሽሬ 15 ቀን ባለመጸለትን ሱኮትን በእያመቱ ያከብራል። ከዘሌዋውያን ምዕራፍ 23 ቁጥር 42 ላይ 7 ቀን በዳስ ተቀመጡ የእስራኤል ልጆች የእስራኤል ተወላጆች ሁሉ በዳስ ይቀመጡ የልጅ ልጆቻችሁ ያውቁ ዘንድ የእስራኤልን ልጆች ከምስር ምድር ባወጣቸው ጊዜ በዳስ እንዳስቀምጧቸው ይላል። የእስራኤል ልጆች ከምስር የወጡት በኒሳን አንደኛው ወር ሲሆን በትሽሬ 7ኛው ወር በዳስ እንድንቀመጥ የታዘዘበት በምን ምክንያት ነው? የሆነበት ምክንያትም ከኒሳን እስከ ትሽሬ ያሉት ወሮች የበጋ ወራት በመሆናቸው ሕዝቡ ዳስ ለመስራት ምክንያት አልነበረውም። በትሽሬ ግን የዝናቡ ወራት ስለቀረበ ዝናቡ ከመጀመሩ በፊት ዳስ መስራት ስለተገደዱ ነው።

ከዘሌዋውያን ምዕራፍ 3 ቁጥር 39 እስከ 40 በሰባተኛው ወር ደግሞ በ15ኛው ቀን የምድራችሁን ፍሬ በምትሰበስቡበት ጊዜ ለእግዚአብሔር በዓል አድርጉ። ሰባት ቀን በመጀመሪያውም ቀን እረፍት ይሁን፣ በ8ኛውም ቀን እረፍት ይሁን። ከመጀመሪያውም ቀን ያማረ የዛፍ ፍሬ ውሰዱ። የስለን ዝንጣፎችንና እጅግ የለመለመ ዛፍ ጫፎችንም የሐም ጫፎችን ከወንዝ ደስም ይበላችሁ በአምላካችሁ በእግዚአብሔር ፊት። ሰባት ቀን ስለሚል ለዛፍ ፍሬዎቹ ለቀማ መታሰቢያ ያማረ ፍሬ ትርንጎ፣ የስለን ዝንጣፊ፣ አደስና ሽሽና ይወስዳል። በምግባራቸው የተመሰገኑት እናቶቻችንም የዓመተ በዓሉን መብራቶች ከዳሱ ውስጥ የማብራት ጥንቃቆች ከመሆናቸውም በላይ አል ንጥላት ሉላቭ የሚለውን ቡራኬ ይባርኩ፣ እህልና ውሃም አይቀምሱም ነበር። ስለዚህ ሴቶች ሁሉ ዛሬም የእግዚአብሔርን ትእዛዝ በትክክል ለመፈጸም ቀደምት እናቶቻችንን አርያ አድርገው መከተል አለባቸው። የሉላቡ አርያ ያዝ አያያዝም ከዚህ በሚቀጥለው አይነት ነው። ከአደስና ከሸንሽና ቅርንጫፎች ጋር አንድነት የታሰረውን የስለን ዝንጣፊ በቀኝ እጁ፣ ትሮንጎውን ጫፉን ቁልቁል ደፍቶ በግራ እጁ ከያዘ በኋላ አንድነት አገናኝቶ ባሩኽ አታ አዶናይ ኤልሄኑ ሜልህ አኦላም አልንጥላት ሉላቭ የሚለውን ቡራኬ አድርጎ የትሮንጎውን ጫፍ ወደ ላይ አቅንቶ ሽኼያኑ የሚለውን ቡራኬ ከደረገ በኋላ አንድነት ይወዘውዛቸው። በሚቀጥሉት ቀናት ግን ሁለተኛው ቡራኬ ስለማይደረግ አልንጥላት ሉላቭ የሚለውን ቡራኬ ባርኮ የትሮንጎውን ጫፍ ወደ ላይ አቅንቶ ጥቂት ይወዘውዝ። በሰንበት ቀን ግን ይህ ስነ ስርዓት የተከለከለ በመሆኑ ዝንጣፊውንና ቅርንጫፎችን መንካት ክልክል ነው።

የጸሎቱና በወይኑ ላይ የሚደረገው ቡራኬ ሰነ ስርዓትም ሽኺያኑ ሊያሽብ በሱካ የሚሉትን ቡራኬዎች ከመጨመር በቀር ከሌላው አመት ባል ጸሎትና ሰነ ስርዓት የሚለይበት ነገር የለም። የባለ መጸለት ሰባተኛው ቀን ሆሻና ራባ ይባላል። ከነቢያት ተያይዞ በመጣለን ልማድ መሰረት በዚህ ቀን ቅጠላቸው እያራገፉ አምስት የሽንሽና ቅርንጫፎች አንድነት አስረው የሆሻና ጸሎት ከተፈጸመ በኋላ መሬቱን ይጨፈጭፉበታል። ሲወርድ ሲዋረድ ተያይዞ በመጣው አፈ ታሪክ መሰረት እግዚአብሔር ፍርዱን አጽድቆ የሚያትምበት መጨረሻው ቀን ይሄ ነው ይባላል። ስለዚህ ብዙዎቹ ሰዎች ሌሊቱን በሙሉ ኦሪት ዘዳግምንና የዳዊትን መዝሙሮች ሲያነቡና የልመና ጸሎት ሲያደርሱ አድረው ጠዋት እያንዳንዱ ጓደኛውን ግማር ኸቲማ ቶቫ፣ የትማቱ ፍጻሜ የሚበጅ ያድርግልህ በሚል ምኞት ይመራረቃሉ። በሽሚኒ አጽሬት በስምንተኛው ቀንም ዋዜማ ዓመተ በዓሉ መብራቶች በሚበሩበት ጊዜ ሽኺያኑ ይባላል። ሲምኻት ቶራ የኦሪት የደስታ በዓል በዚህ ቀን ከዘዳግም መጨረሻውን ምዕራፍ በማንበብ ኦሪት ተነቦ የሚያልቅበት ቀን ስለሆነ ከበዓሉ ዋዜማ ጀምሮ በጸሎት ቤቱ የሚገኙት ኦሪቶች ይዞ በመዞር በመብልና በመጠጥ በታላቅ ደስታ ይዋላል።

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የኦሪት ትምህርት ክፍል የምናቀርብበት ሰዓት ነው። የዛሬውን ሳምንታዊ የኦሪት ትምህርት ክፍል የሚያቀርቡልን ቄስ ጸሐይ የተገኘ ናቸው። ወደ እሳቸው እናልፋለን። ቄስ ጸሐይ እንኳን አደረሰዎት። መልካም በዓል። ሻባት ሻሎም።
1: እንኳን አብሮ አደረሰን። ሻባት ሻሎም።
0: ያው እንግዲህ እስኪ ያቀርቡልን ሳምንታዊ።
1: ሰላም ክቡርና ክቡራን፣ ክቡር ማህበረ እስራኤል ሆይ ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እነሆ ዛሬ የሚነበበው ስለ ዓመት በዓላቶች፣ ስለ በዓለ ትስብእት፣ ስለ በዓለ መጸለት፣ ስለ አሳለፍነው ብርሃን ሰረቀ ደክተን አስተስሪዮንም አሁን ወደ በዓለ መጸለቱ የዘወትሩ ሰንበትንም ይዘን ዋዜማ ይቀርባል። ስለ ዓመት በዓል የሚቀርበው ዋዜማ ይቀርባል። ግበሩ ባለ

እነሆም እስራኤል ሕግ ጻውጥቼ በዳስ እንዳስቀመጥኳቸው የእስራኤል ወንድ የሆነ በፊቴ እንዲታይ በዳስ አሁንም ደስታ መታደርጉበት ቀን በፊቴ የምትታዩበት ቀን ነው ሲል ከመጀመሪያው በዓላቶችን ሁሉ አሁን ከኦሪት ዘለዋውያን ከመራፍ 23 ይዞ ይነበባል። በዓላቶቹን በሙሉ የመጀመሪያው በዓላት ፋሲካ ነው። የእስራኤል በዓል መጀመሪያ ፋሲካን ሰንበትንም እንዲያከብሩ ግብጽ ወጥተው እግዚአብሔር በበረሃው ያሉ ሰንበትን አሁንም የሰመሰ ሰንበት ወይስ ተረከው በገዳም ነገ ሰንበት ነው። በመና ለመልቀም አሁንም እንዳትወጡ አሁን ነገ ወዘሐለወክም አብስሎ ዘተርፈ ምንየው መናውን ዛሬ ያተረፈ ዛሬ ወረደው መና እስከ ነገ በትለቅሙ በታሳድሩት አይሸትም ለሰንበት የተባለውን ሰንበት ቀን እንዳትገኙ በማንም ተግባር ሲል እግዚአብሔር ሰንበትን ያሳያቸው ሰንበትን አሁን እንዲያከብሩ ህዝብ እስራኤል መጀመሪያ ሰንበት ዳሚ ሰንበት ብሎ የሰጠነን አሁንም እንድናከብር ከዛም በመቀጠል የቂጣውን በዓል ፋሲካን ከጭቆና ወደ ነጽነት ከጨለማ ወደ ብርሃን እስራኤልን ያላቀቀበት ስለዚህ በሽኮላ ቂጣ እንዲበሉ የወጡበትን ቀን ለዘላለም ህግ ይሁንላችሁ ብሎ ሰንበታቶች ያላቸውን ይነበባል። ወነበበ እግዚአብሔር ለሙሴ ወይቤሎ ንግሮሙ ለደቂቀ እስራኤል ወበሎሙ እሎሙንቱ በዓላቲሁ ለእግዚአብሔር ዘሰየኩሙ በቅዱስ እሎሙንቱ እነዚህ ናቸው በተቀደሰው ስሜ የጠራኋቸው። አሁንም የእስራኤል በዓላት እነዚህ እግዚአብሔር ያጎጀ አሁን የእግዚአብሔር በዓላቶች እነዚህ ናቸው ለእስራኤል የሰጠው እግዚአብሔር በተቀደሰው ስሜ የጠራኋቸው። ተዱ ሰዕለተ ትገብር ሁሉ ግብርከ እንግዲህ ታቢም ሁሉ ጽድቅ ሰንበት መጀመሪያ ሰንበትን 6 ቀን ሰርቶ 7 ያይቱ ቀን ያረፍኩባት ነው እናንተ እንድታርፉባት ወበሳበተ ለሰንበት ረፍቱ እቲ ለእግዚአብሔር 7 ያይቱ ቀን የእግዚአብሔር ሰንበት ናትና እንድታርፉባት። አንተ ወይ ወልድከ አንተ ልጅህ ወለትከ ወይ አመትከ ወይ ገብርከ ወንድ ልጅህ ሴት ልጅህ ገረድህ ገበሬ አህያህ በቅሎ አንኛውም በሬ ለመታረስ አህያው ለመጫን አቁማዳህን ሁሉ ንዋየ ሁሉ አርፎ እንዲውል በሰንበት ቀን ብሎ ሰንበትን አሁን ለእስራኤል መጀመሪያ የተሰጠነ ሰንበት ነው። ከዛም በመቀጠል የእግዚአብሔር በዓላቶች ያላቸው ይኸው ወሁሉ ግብራይ ትግበሩ በባህውልቲኩም እስመ ሰንበት ለእግዚአብሔር ይእቲ በእያላችሁት እቺ ሰንበት የእግዚአብሔር የተጠበቀች የተቀደሰች ቀናትና የተግባር ስራ ሁሉ እንዳሰሩባት እሉሙንት በዓላት የሁለ እግዚአብሔር ዘሰየምኩዎም በቅዱስ ስሜ በተቀደሰው ስሜ የጠራኋቸው የእግዚአብሔር በዓላት እነዚህ ናቸው። በውስተ መቅደስኩም በምትኖርበት ሁሉ ከቀዳሚ ወርሃ መለተ አስሩ ወረው በአስረኛው በ14ኛው ቀን ለሰርቅ በጊዜ እርበት ፋሲካ ሁለ እግዚአብሔር 14ኛው ቀን ፋሲካ ቁርባን ታደርጋላችሁ። አመዕለተ አስሩ ሐሙሱ ሰርቀ ዝንቱ ወርህ በአይለናት ያው ለማግስት በመነገታው በ15ኛው ቀን እንግዲህ ሌሳን በኋላ እንግዲህ በ14ኛው ማታ አሁን ቁርባን ይሆናል። በመነገታው ታላቅ ጉባኤ ሆኖ ይከበራል። ወቀዳሚ ዕለተ ቅድስት ሰማይ ለክሙ በመጀመሪያይቱ ቀን የተቀደሰች ቀን ትሆንላችሁ። አውሁ መስዋዕተ ለእግዚአብሔር ሰዋ ዕለተ አመሳበትኒ ዕለት ቅድስት ሰማይ ለክሙ ሁሉ ግብረ ዘይት ቀነው የተግባር ስራ ሁሉ አትስሩባት። እነሆም 7 ያይቱ ቀን የመጨረሻይቱ ሁሉ በእነዚህ ቀኖች የሚበላ የሚጠጣ ሳይቦካ ፋሲካን የሚበሉ ነገሮች በቅጽበት እንዳይቦኩ እነዚህን እየተጋገሩ የሚበሉ ብቻ እንጂ ሌላ ስራ እንዳሰሩ ወረበበ እግዚአብሔር ለሙሴ ወይቤሎ ንግሮሙ ለደቂቀ እስራኤል እግዚአብሔር ለታማኙ ለነቢዩ ሙሴ እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለህ ንገር አለው። ወበሎሙ እመቦክሙ ውስተ ምድር ወሀበክሙ አነ ወአጸድክሙ ማኅረራ ወታሰጋው ከላስስተም ቀዳሚ ማኅረርክሙ ኀበ ካህን ወታወቁ ለውእቱ ከላስስት ቅድመ እግዚአብሔር ከመ ይሰመይ ይሰጠው በሳኔታ ቀዳሚ ተለሰንበት
እነሆም በገባችሁ ጊዜ መከር በአጨዳችሁ ጊዜ መጀመሪያው አሁንም ምርታችሁ መጀመሪያው አሁንም እንድቃችሁ ወደ ካህኑ ካህኑ እንዲወዘጉዘው እንዲያሰምረው አሁን ካህን ሳይመረቀው ሳይመረቅ ነው እንግዲህ አዝመራው አይበላም። ስለዚህ ወትገብሩ በአለና አይተ እነሆ የቂጣ በዓል ታደርጋላችሁ ምከላስሰ በገንጹሃ አሁንም ከዚህ አዲሱ መስዋዕት ተገባ አዲሱ ተታጨደው አዲሱ ተጋገረው ቂጣ እንግዲህ መስዋዕት አሁንም አንድ መስዋዕት ታቀርባላችሁ። ወቁርባኑ ክሊየ አስራት ለስንዳሌ ዘግውር በቀው በቅባት የተሰራ አሁንም መስዋዕት እግዚአብሔር ያልወካ ሆኖ ይጋገራል። የወካ ለመስዋዕት አይሆንም አይወካም። ለፋሲካ እስከሆነ ድረስ የለት የለት የተጋገረው ታበዲሃ በይት የለት በይት ወታወቁ ቁርባኑ ለእግዚአብሔር አምላክክሙ ብሎ ወስተ ሐዲሰ ወእስከ ታበው ቁርባኑ ለአምላክክሙ በይት የለት ወገ ይኩንክሙ ህገ ዘላለም ይኩን በማይልክሙ በኩሉ በማህበባውርቲክም በእያላችሁ ሁሉ የዘላለም ህግ ይሁንላችሁ። እንግዲህ ይህን ወታበው መስዋዕተ ለእግዚአብሔር ለውስተ ምድር በምትገቡበት ምድር ወታበው ህብስተ ዘይሰሩ ክልኤ ህብስተ ዘአስራት ስንዳሌ ስንዴ የተዘጋጀ ተሰሩ ይሁን አቲ ህብስቱ አቡ ሀክሙ እንግዲህ ደግሞ ይሄ ቁርባንም አዲሱ ከመጀመሪያው ከመከር በመከር በተጨደ ጊዜ መጀመሪያው የሚገባ ቁርባኖች ደግሞ ያው አብክታችሁ ታቀርባላችሁ። ያለ ፋሲካው ተወጣ በኋላ የማይረር ደግሞ ይሄን ታቀርባላችሁ። ክልኤ ንጹሃነ ወይኩኑ ቁርባኖ ለእግዚአብሔር መዓዛ ሰናይ ለእግዚአብሔር ወግበሩ ቁርባኑ እንግዲህ ለእግዚአብሔር ቁርባን ታደርጋላችሁ። መስዋዕቶም ወመስዋዕቶም መዓዛ ሰናይ ለእግዚአብሔር ግበሩ አደ ሀርጌ ማጣሪ በእንተ ኃጢአት አንድ ፍየል ስለ ኃጢአት አሁን ታቀርባላችሁ። ክልኤ አባጋ ዘዛ አመት ሁለት በጎች አመት አመት የሆናችሁን ታቀርባላችሁ። መድኃኒተ ነፍስክም ወያበጎ ካህን ምስለ ውእቱ ካህን ከዛ ጋር አሁን አድርጎ ያገባዋል። ህብስተ ዘቀዳሚ እክልህ መጀመሪያው ተነሳው ባንኩራህል አሁን መዛ ጋር አድርጎ ወይ ሰሩዋ ቅድመ እግዚአብሔር በእግዚአብሔር ፊት ያዘጋጀዋል። ካህኑ ቅዱስ ውእቱ ቅዱሶቱ ወለ ካህን ለዛ በዓል ወፍቁን የተቀደሰውና ላገባው ላሰመረው ካህን እድል ፈንታው ነው ለሱ ይሁን። ወይ ሰሚዋ ለዛት እለት ቅድስት ሁሉ ግብረ ዘይት ቀን የተግባር ስራ ሁሉ እንዳሰሩባት ያቺን ቀን የተቀደሰች ቀን ተብላ ትጠራለች። ህገ ዘላለም ይኩንክሙ የዘላለም ህግ ይሁንላችሁ። በማይልክሙ ባህባህለውኩም በእያላችሁት ሁሉ አመዕለተ አመት አጽዱ እክለ ምድርክሙ ወይታስተጠናቅቁ ዘተርፈ ውስተ ገርሃቲክሙ ዘወድቀ ይትእሪው ለነዳይ ወለግዩር ህድግዎ አለ እግዚአብሔር አምላክክሙ። መከር ባጨዳችሁ ጊዜ የተረፈውን የወደቀውን እህላችሁን አትልቀሙ። ለድሃና ለአመኑ እንዲሆን ለድሃ ተውተይ እኔ እግዚአብሔር አምላካችሁ ነኝ። ወነበወ እግዚአብሔር ለሙሴ ንግሮም ለደቂቀ እስራኤል እግዚአብሔር ለታማኝ ለሙሴ እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለህ ንገር አለው። ወይ ቤሎ ንግሮም ንገራቸው በሳብ ወርህ ምርሰ ሰረቀ እረፍት ትሰመይ ለክሙ ተስካረ ዘመጥቅ ቅድመ እግዚአብሔር ቅድስት ትሰመይ ለክሙ። ይሄ ደግሞ ብርሃን ሰረቀን አሁንም በሆነ ጊዜ ደግሞ ቀንደ መለከት ምትነፍበት ሁሉ ተግባረ ዘይት ቀን የተግባር ስራ ሁሉ እንዳሰሩበት

ቅዱሳን ለቅዱሳኖች የብርሃን ቀን ወጣ እንኳን አደረሳችሁ የሚባለው የእስራኤል ብርሃን ሰረቀ ተብሎ የሚጠራው ሮሻሻና ይሄው እንዳል በሱ ተጀምሮ ይሄው አሁንም ወደ ታለ ተሰት ያው ደረሰነ ሰንበትን አይለቅም ሰንበትን ይዞ ይሄው ዛሬ ሰንበት ባለ ተብስህ ይገባል ዋዜማው ነው እለተ አስተስር ወይት ቅድስ ተሰማይ ለክሙ ነው ብርሃን ሰረቀ በኋላ ባስር ያው ቀን አስተራይ ዋህምም ጓለ ነው ስክሙ ነፍሳችሁን አዋርዳችኋሉ ዋው መስዋዕተ ለእግዚአብሔር ሁሉ ግብረ ዘይት ቀነው የተገባረ የተገባረ ስራ ሁሉ አታድርጉባት እንግዲህ ነፍሳችሁን አዋርዳችኋሉ አ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እንኳን አደረሳችሁ። መልካም የዳስ ወይም የበዓል መጸለት በዓል ይሁንላችሁ። በዓሉ የሰላም የደስታ እንዲሆንላችሁ ከልብ እንመኛለን። የተከበራችሁ አድማጮቻችን በምሽቱ ስርጭታችን ዜናና ወቅታዊ ዘገባ አናቀርብም። በዓሉን በሚመለከት ያሰናዳነውን ልዩ ዝግጅትና ከበዓሉ በፊት ከአድማጮች ጋር ያደረግነውን ውይይት እናቀርባለን። በመካከልም የበዓላት ዜማ እንጋብዛችኋለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። መልካም የዳስ በዓል ይሁንላችሁ። ሀግ ሱኮት ሰሚያህ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን።

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሜ መልካም በዓል እንዲሆንላችሁ ከልብ እንመኛለን። በዓሉ ምክንያት በማድረግ ያሰናዳነው ልዩ የበዓል ዝግጅት አለን፣ እሱን እንደሚከተለው እናቀርባለን። በድጋሜ መልካም በዓል፣ አብራችሁን ቆዩ።

ባለ መጸለት የሱኮት ወይም የዳስ በዓል። ሱኮት ወይም ባለ መጸለት እስራኤላውያን በየአመቱ የሚያከብሩትና ከግብጽ ባርነት መውጣት ጀምሮ ከትውልድ ወደ ትውልድ እየተላለፈ እስራኤላውያን ሲያከብሩት የሚኖር ሃይማኖታዊ በዓል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን ለዚህ በዓል በሰላም አደረሳችሁ። ይያል ይሄን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት እናቀርብላችኋለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንላችሁ ከልብ እየተመኘን ወደ ዝግጅቱ እናልፋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሚ መልካም በዓል።

የሱኮት ወይም የዳስ በዓል በእብራውያን ዘንድ የሚከበር ሃይማኖታዊ በዓል ሲሆን ከዮም ኪፑር በኋላ የሚከበር ከትሽሬ ወይም ከመስከረም ወር በዓላት መካከል አንዱ ነው። ይህ በዓል በኢትዮጵያ ቤተ እስራኤላውያን ዘንድ በዓለ መጸለት በመባል ይጠራል። ይህ በዓል ሃይማኖታዊ በዓል ነው። በመጽሐፍ ቅዱስም በተለያዩ ክፍሎች ስለ በዓሉ ተጠቅሷል። የእስራኤል ልጅም በዓሉን በየዓመቱ እንዲያከብርና ከልጅ ልጅ ከትውልድ ወደ ትውልድ በዓሉን እንዲያስተላልፍ የተሰጡ ትእዛዛት በታላቁ መጽሐፍ ተጠቅሰዋል። በዓሉ በዓመቱ በሰባተኛው ወር የሚከበር እንደሆነ በታላቁ መጽሐፍ በኦሪት የታዘዘ ሲሆን በዕብራውያን ዘመን አቆጣጠር የመጀመሪያው ወር እንደሆነ የሚታወቀው የመጋቢት ወይም የኒሳን ወር ሲሆን ከኒሳን እስከ ትሽሬ ወይም ከመጋቢት እስከ መስከረም ድረስ 7 ወራት ይቆጠራሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆንላችሁ። ዘሌዋውያን ምዕራፍ 23 ቁጥር 33።

በዓሉ ቀደምት አባቶቻችን እብራውያን ከግብጽ ሲወጡ በዳስ እንደተቀመጡ የልጅ ልጆቻችሁ በዳስ ተቀምጠው ይህን በዓል እንዲያከብሩት ተብሎ በታዘዘው መሰረት ይህ በዓል ከትውልድ ወደ ትውልድ እየተላለፈ ይሁዳውያን ለሰባት ቀናት በዳስ በመቀመጥ የምናከብረው በዓል ሲሆን ዮም ኪፑር ወይም አስተርእዮ ጾም እንደወጣ እስራኤላውያን ዳሱን መስራት ይጀምራሉ። ሰባት ቀን በዳሶች ውስጥ ተቀመጣላችሁ። ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 42።

ይህ በዓል የመኸር መሰብሰቢያ ወቅት እንደሆነም በመጽሐፍ ቅዱስ ተጠቅሷል። ከሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል ሰባት ቀን ጠብቁ። ዘሌዋውያን ምዕራፍ 33 ቁጥር 39። በዚህ በዓል አራት የጽዋት አይነት ሰሌን፣ አደስ፣ አሃያና የትርንጎ ፍሬ ባንድ ላይ በማሰር በማወዛወዝ ጸሎት በማድረስ ይታሰባል። የጽዋቱ አይነትም እንደ ጣማቸውና ሽታቸው ጥሩ ምግባር የሚሰራ መጽሐፍ ቅዱሳዊ ትምህርት ታዋቂ የሆነ ጥሩ ምግባር የሌለውና በመጽሐፍ ቅዱስ ትምህርት ብቻ ዕውቀት ያለውና ዕውቀትና ምግባር ሁለቱንም አጣምሮ በያዘ ሰው ባህሪ ይመሰላሉ። ይህም በመጽሐፍ ቅዱስ ሲገለጽ በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አሃያ ዛፍ ውሰዱ፣ በእግዚአብሔር ፊት ሰባት ቀን ደስ ይበላችሁ፣ ይህንን በዓል በየዓመቱ ሰባት ቀን ለእግዚአብሔር አድርጉ፣ ለልጅ ልጆቻችሁ የዘላለም ሥርዓት ነው፣ በሰባተኛው ወር ትጠብቁታላችሁ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 እስከ 41።

የበዓለ መጸለት ወይም የዳስ በዓል እስራኤላውያን በኢየሩሳሌም ቤተ መቅደሱን ከሚጎበኙባቸው 3 በዓላት መካከል አንዱ ስለሆነ በዚህ በዓል በርካታ እስራኤላውያን ጸሎት ለማድረስ ወደ ኢየሩሳሌም መሄድ የተለመደ ነው። ይህ በዓል የመጀመሪያውና የመጨረሻዎቹ ቀናት እንደ ቅዳሜ ሰንበት የሚከበሩ ሲሆን በመካከል የሚገኙት 6 ቀናት ቤተሰብ ከቤተሰብ ጋር የሚጠያየቅበት በተለያዩ ሰው ሰራሽና ተፈጥሯዊ መናፈሻዎች፣ ብሔራዊ ፓርኮች ጉብኝት የሚካሄድበት ወቅትም ጭምር ነው። የእግዚአብሔርን በዓል 7 ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። ኦሪት ዘሌዋውያን ምዕራፍ 23። በዓሉ የሚውልበት ወቅት የበጋው ወር ማለቂያና የክረምቱ ወቅት ከመግባቱ በፊት ስለሆነ የአየሩ ጸባይ ተስማሚና ለመውጣት የሚመች በመሆኑ ሕዝበ እስራኤል በዓሉን ከሃይማኖታዊነቱ በተጨማሪ ወጣ ብሎ ወዳጅ ዘመድ ለመጠየቅና ለመዝናናት በጉጉት የሚጠብቁት ጊዜ ነው። ታዲያ ይህ በዓል ከዋዜማው ጀምሮ እስኪያልቅ ድረስ በአገሪቱ ያለው ድባብ የተለየና ደስ የሚል፣ ቤተሰብ ከቤተሰብ ጋር የሚገናኝበት የሚዝናናበት ልዩ ስሜትን የሚሰጥና የሚናፈቅ ጊዜ ነው። ይህ የዳስ በዓል ከሃይማኖታዊነቱ ተጨማሪ የአገሪቱ ፕሬዝዳንት በቤተ መንግስቱ መኖሪያቸው በሚጥሉት ሰፊ ዳስ ህዝቡን ተቀብለው ማስተናገድና መልእክት የማስተላለፍ እንደ ባህል የተለመደ ነው። በሀገሪቱ ከተለያዩ አቅጣጫዎች የተለያዩ ሰዎች በመምጣት በፕሬዝዳንቱ ዳስ ይስተናገዳሉ።

የተከበራችሁ አድማጮቻችን የዳስ በዓል ወይም ባለመጸለትን በማስመልከት ያዘጋጀነው ልዩ ዝግጅት ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው አመት በሰላምና በፍቅር እንዲያደርሰን ከልብ በመመኘት የዛሬውን ዝግጅት ሲላ ያበቃን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ያመት ሰው ይበለን።

0: أي شوهن عزاريا فتقول نو سلك مسمارات لا يلون قريت الأهي هلا في النتال ويكرتاني سمو بتشاني تراه بتلي رقمو يا كهانات بميل درجت يا كساوستن كسكاسي بهالا تشم بتلي يتبي أودانن بهال بس في أستوك على زلاي يسرال سلك مسمارات نو رسول نالفلن أنا استلنا عزاريا عندما نترك
1: دراچو واركنه سايچو ادماچوچ
0: نمسكنالن حكساميا سوكوت
1: حكساميا
2: ملكاميداس باليون مالت يتشالال ادل
1: يا
2: ملكاميداس باليون اللي مالت يتشالال
1: نخون انغدي جمرو على ولمناو داكم جا تسرتو علي
2: زغجتو انديت نو
1: زو تزغاشتنال انغدي يداسو يجمرنو بادلفو يوم كيپور دوتاو نو داسو تزهرتو علي تزغاشتوال
0: سفي زغجتا اللاچوف بزي بالي غزي بتلي بخولا مويدنا اسكي دو نغرنا بتام ياو كانت نسمع سفي على زغجت اندهونه يتسمع اياين يسمع نو بتلي ايو مغناي او تاروچ
1: اا او انيا بزي درجت كهان بميبالو اموتا بزو ينغان بحال لحزباتشن لإسرائيل بتاكلا لحزب بزو نقروش ناكا هدالن نداو كنا لما استاووك نداو كتروارغو تلكارغو سلزيح بزي داسو بال قلتكن سنو نماك سنو بحايا سبات بحايا سمنتنا بحايا زتن فستيفال انجران لوالن የስሙናውንጀ ምናረገው የኛን ባህል ሀዚያ የተለያዩ ነገሮች ትምርቶች የኛን ባህል የሚያስተውቁ የኛን ባህል የሚያስተስቱ ለሁሉ ህዝብ ዝግጅቱን እንቆያለን ተብቃለን ይሄን ምናረገው በእውነት የኛ ብዙ ደስ የሚሉ ጥበቦች ብዙ በጣም የሚያስደንቅ ታሪክ አለን ለኢትዮጵያዎች ለኢትዮጵያ የመጣ ነው ለእስራኤል ህዝብ ስለዚህ ይሄን በጣም ስለማይታወቅ ይሄን በአመቱን ሁላም በተለያዩ ትምርቶችም ድርጅቶችም ይሄን እናስተምራለን ግን በዳሱ ቀን ደሞ በ ትልቅ የሰፋ ያለ ሁለት ቀን እናካሄዳለን የተለያዩ ነገሮች እናደርጋለን እንጀራ እንለዋለን ፌስቲቫል እንጀራ እንለዋለን ነገር ግን ብዙ ነገሮች ወፍጮ ሆነ ስንዴ እንደስ ብሎ እንደውድ ማርገው ህሉን እንደምሉት እንደሚያውቁት ያንን ስንዴ አመተን ከዚያ ልጆች ይሄን ዛሬ ይሄ ለኛ ልምድ ሆነ ይሆን ይሆናል ግን ለልጆች በጣም አዲስ ነው ፍትል አሁን እንግዲህ አሁን የዘመን ፍትሎች አመደር ነው የሚያድጉት ነው
0: አው ለማዘርት ጽዋታው አመሬት ነው የሚያድገውነት ነው
1: አው ይሄን በፈረንጅ አያውቁትም እንኳን ፈረንጆቹ እኞቹ ከዚህ ተወለዱት አያውቁትም ስለዚህ ሸማቃ ሁላ ከዛ ዘርግተን እንዴት እንደሚሰራ ሁለመናው ማየት ብቻ ሳይሆን እነሱ ራሳቸው የመጡት ሰዎች ሁላ በዚያ ይሳተፋሉ
0: እሄ በጣም ትልቅ
2: ከመቼ ጀምሮ ነው ይሄም ዝግጅት መታደርጉት
1: እንግዲህ ሰኞ እና ማክሰኞ ነው ሁለት ቀን ነው እናደርገው ከዚያ የመጣ ሁላ አንደኛ እንጀራው
2: ቦታው የት ነው የሚሆነው?
1: ክራስጋት ነው መርካዝ ዞት ኢትዮጵያ የሚባል ቦታ ያቋቋመነ ነው የሚያስተምር የኛን ባህል የኛን ታሪክ የኛን ሃይማኖት የሚያስተምር ቦታ ነው በትምህርት ቤቶች በጠቅላላ እንጀራው ከዚያ የሚገኘው እንጀራውን እናቶች ዘጋጁ ወዲያው የመጡት ሰዎች ሁላ እንጀራ እንዴት እንደሚዘጋጅ ራሳቸው እየጋገሩ ይበላሉ ግን ምግብ መብላቱ ብቻ ሳይሆን ዕውቀቱና ታሪኩ ነው የኛ የቤተሰብ ምግብ በእውነት ልብ ያገናኛል ስለዚህ በዛ ጀመረን በፈረንጆች በተክላላ በጣም ነው የሚገረሙ እንጀራ እንደ ራሳቸው ጋግረው አውተው ያንን የተለያዩ ወጦች አርገው ሲበሉ በጣም ነው ደስ የሚላቸው።
0: አሁን ፈረንጆች እንዴት ይመጣሉ? በምን ሁኔታ እየቀሰቀሳችሁ ነው ፈረንጆች እንዲያውቁ እንደዚህ አይነት ዝግጅት መኖር?
1: እንግዲህ በየተለያዩ ጣቢያዎች እናሰራጫለን። ብዙ ግንኙነትም አለና በአመቱ ውስጥ በዚያ በሚናውቃቸው ሁላ የተመሰገነው ዛሬ ብዙ በዋትስአፕ የሚባላለ በፌስቡክ የሚባላለ በተለያዩ በዛ እናሰራጫለን። ይሰማለኝ ይመጣለኝ። እንግዲህ ይሄ መጀመራችን ነው እዚህ ቦታ ይህን ነገር የምንቀሰቅስ። ነገር ግን ይሄ ልምድ እንዲሆን ለሁል ጊዜ ይህ ቦታ የእኛን ታሪክ የእኛን ባህል እንደሚያስታውቅና እንደሚያስተማር ይህ ነው ትልቁ አላማችን። ስለዚህ ያውቃሉ በብዙ ጣቢያዎች። ያው በእናንተም እየረዳችሁን ነው እዚህ ላይ በዚህ ጠርታችሁ ይህን ነገር ስናብራራ በጣም ነው ይሄ በዚህም የኛ ህዝብ ብዙ ይሰማለኝ እንደሚመጡ በጣም ተስፋ አለን።
0: ክፍያ አለው ምናልባት ገንዘብ የሚያስፈልግ ከሆነ እንዲያውቅ አድማጮች
1: እንዲያውቁ። ይሄ እንግዲህ ወጪ ብዙ ስለሆነ የመጣ የገባ ሁላ 60 ብር ይከፍላል። ይሄ ገንዘቡ በእውነት ቀላል ነው። ራካውን ተሚሳዳ ሲሄዱ 60 ብር ያነሰ አይከፍሉም። ይሄ ግን ምግቡ ብቻ ሳይሆን ታሪኮች ከዚያ የሚያዩአቸው የተለያዩ ጨዎች ብለናለኝ ፍትል ሲተፍሉ ፍትሉን ሸማቃውን ደሞ
2: እንትበ ይሄ ማለት እንግዲህ አሁን ትንሿ ኢትዮጵያ ብለን እንጥራው ዝግጅቱ
1: ያ
2: ትንሿ ኢትዮጵያ ተብሎ ይጠራ።
1: እንግዲህ
2: ይሄ ካላው ታሪካችን የሚገልጽ ከሆነ ሁሉንም ነገር የሚነካ ከሆነ ያው ያ አይነት ስሜት ለምሳሌ አሁን ሚኒ እስራኤል የሚባል አለ ወደ ላትሮና አካባቢ ምናልባት ታውሉ ይችላል። አሁን እዛ ላይ እንግዲህ በየመጣው በትንድ ቦዝንጆ እስራኤልን ሀገር ተጨባጭ ሁኔታ ባጭሩ ሰው መጥቶ ጎብኝቶ ሊያውቅ የሚችልበት ሁኔታ አጋጣሚና እንደዛ ለማመሳሰል ያለ
0: ይሄ የቤተ እስራኤላውያን ታሪክ በአብዛኛው ደግሞ ቤተ እስራኤል ባህል ላይ ነው ትኩረት የሚያደርገው። እንግዲህ ተመሳሳይ የሆነ ባህል ቢኖርም ግን ደግሞ ሰፊ የኢትዮጵያ ባህል ሰፊ ነው። ግን የኢትዮጵያ ቤተ እስራኤል ላይ ያው ትኩረት የሚያደርገው
2: ያን ነው ማለት የፈለኩት እንጂ ሙሉ ኢትዮጵያን ይወክላል ብዬ አይደለም።
0: አዎ ልክ ነው።
1: ግልጽ ነው። አዎ በእውነት ዋናው ነገር አሁን አንዱ ነገር ምናበገው የቡና ነገርን ከዚያ በእውነት እናቶች ጥሩ የኛን ባህል የኛን ነጭ ቀሚስ ተለባብሰው ጀበናውን በጣም ቡና እያፈሉ ታሪኩ አሁን ምሳሌ ቡና መነሻው ወዴት ነው እንዴት ተጀመረ ይህ ታሪኩን በእውነት ብዙ ነገር ብዙ አያውቁም መጠጣቱንና ስለዚህ ታሪኩ እንዴት እንዲያውም ይሄን ፍየል ጠባቂ ነው ቡና
0: የጨጡ ቡና ታሪክ የኢትዮጵያ ታሪክ ነው ማለት ነው። ኢትዮጵያ
1: መነሻው በኢትዮጵያ
0: የተገኘው
1: አዎ። ደግሞ በፍትልና በሸማቃው ስነ ደግሞ አሁን ምሳሌ ይሄ በኦሪትም በጣም እንትን ይለዋል። እንዲያውም በኦሪት ዘጣት የጥበብ ልብ ይላቸዋል እናቶች ለእናቶች ጥበብ በእውነት ትልቅ ጥበብ ነው። የልብ ጥበብ ያላቸው እውቀት ያላቸው ይላል መጽሐፍ ቅዱስ። ስለዚህ እንዴት እናቶቻችን በኢትዮጵያ እየፈተሉ ልብስ ሲያዘጋጁ እንደነበረ አባቶች በሸማቃው እንዴት ልብሱን ሰፍተው እናቶች የፈተሉትን እንደሚያዘጋጁ ይሄ ትልቅ ነገር ነው። ትልቅ ታሪክ ነው። ዛሬ ልጆች እዚህ እኛ ፍሉ ትልቆች ሱቅ መግዛቱን እንጂ ምን እንደሚሰራ ምን መነሻውን በጣም አያውቁም። ስለዚህ ይሄን ቢያውቁ የሚያስገርም ነው። የኛ ታሪክ የሚያስገርም ነው። ይሄ ደግሞ እናቶቻችን አባቶቻችን ስታሉ ድረስ ይሄን እውቀታቸውን ቢያስተምሩ ቢያስታውቁ ትልቅነት ለነሱም ትልቅ ነገር ነው፣ ለኛም ለጠቅላላ ትልቅ ነገር ነው።
0: ጥሩ ነው። እንግዲህ ያው ባህልን በሰፊው የሚያሳይ ነው። ያጠቃለን ስርጭታችን እየተጠቃለለ ነው። አጥራርገም ትለው ነገር ካለ በመጨረሻ ቦታው ሰዓቱ
1: እንግዲህ እኔ የምለው እንግዲህ ብቻ ሳይሆን በሀገራችን የኛን ታሪክ የኛን ባህል ጥበብ የተለያዩ ጥበቦች አባቶቻችን እናቶቻችን የሚያውቋቸውን እነዚህን ተሸሽገው ተሚኖሩ ለእስራኤል ህዝብ በተክላላ ለልጆቻችን እናስተምር እናሳይ። ስለዚህ ከዚህ ጀምረናል ክራት ጋት ሰኞና ማክሰኞ ዳራት ሰዓት ጀምሮ እስከ 8 ሰዓት የየመጣችሁ ማየት መዝናናት መተማር ያስፈልጋል እና መሰገናለን እኛ በእኛ ታሪካችን በእኛ ባህላችን ተስፋ መቁረጥ የለብንም አዝ
0: ጥሩ
1: ይመጡ ጥሩ ደስ ይለናል አመሰግናለሁ
0: በጣም እናመሰግናለን እኛም እንግዲህ ስርጭታችን ተጠናቀቀ መልካም ቀን ይሁንልህ አክሰሚያ
1: አሜን አክሰሚያ
0: አክሰሚያ

ልነግርህ ስፈራ ግጥሙን ያገኘነው ፌስቡክ ላይ ነው። ጽንሱም ተወለደ ሌላ ሽል ተያዘ አንደበቴ ታስሮ ባንተ እንደናወዘ እያየነው አልፏል እጅግ እልፍ ክስተት ሳልነግርህ መውደዴን ልነግርህ በመፍራት ልነግርህ ስፈራ ዘመን ተለወጠ አዲስ ዘመን መጣ አዲስ ኮህ ቀደደ አዲስ ቀንም ወጣ እኔ ሳልናገር ቃል ካፌ ሳይወጣ በረሃው ለምልሞ ለበሰ አረንጓዴ ደጋው ቆላ ሆነ ሳይታይ መውደዴ እንቡጡ ፈንድቶ አበባው ረገፈ ቃሌን ሳላወጋህ ኧረ ስንቱ አለፈ ሚወርደው ዶፍ ዝናብ ጎርፉን አጎረፈ ግሳንግሱን ጠርጎ ሄደ ያንሳፈፈ እኔ ሳልናገር ቃሌ እንደከሸፈ ድንጋዩን ፈራርሶ አፈሩን መሰለ የሞላው ማድጋ ለማለቅ ጎደለ ልቤ ድፍረት አጥቶ ፈራ ተባንዳለ ነጭ ቅኔ ዘረፈ ሸለለ ሀገሬው አምባሰል አንቺ ሆዬ ባቲንም ዘፈነው ማሲንቆ በገና ክራሩን ገረፈው ለነግርህ ስፈራ ኧረ ስንቱን አየሁ እዛው እንደ ቆምኩኝ ለነግርህ ስፈራ ለነግርህ ስፈራ ስፈራ ስፈራ ስር ሰድጄ ቀረው እንደ ደጅሽ ወይራ

ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጠስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይም ጠይም ጠይማት ውደዱ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት እጅጉን የሚመርስ ወዶ መለየት። ይወዘውዘኛል አልጠላኝም ገና ፍቅር ሞገደኛው እየነሳኝ ጤና። ወደ አንተ ስመጣ ሶስት ጊዜ ወደኩኝ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ታሳስ ከሰገሰ ጥሪ ይመጣል ገና እጠብቅሃለሁ አንተ ልጅ ቶሎና። አንተ ምን ቸገረህ ሁለት አባት አለህ አንዱ ሲሞትብህ ባንዱ ትበላለህ። ተኳሽ ወዳለሁ ገዳይ ማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ ገዳይ ብትይ አባትሽ አይገድልህ ገዳይ ገዳይ ብትይ ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል። አፈሙዙን ዘቅዘቅ ከሰደፉ ቀና አበጀህ አበጀህ ሞት አይቀርምና። ያባት እዳ ለልጅ ይባል ነበር ድሮ ባይወዳ ገባሁ እኔማ ዘንድሮ። አይዞህ ያገሬ ልጅ እመጣልህ አለሁ አልተደላደልኩም ባንድ እግሬ ቆሜያለሁ። ወለል ካለው ሜዳ ጥቅጥቅ ካለው ዱር ካለኩት አይነካም ጀግናና ነብር። በሮቹ ጥቋቁር ጅራታቸው ፈንዛ አርሰን እንዳንበላ ምቀኛችን በዛ። ተሟክተህ ተሟክተህ ዳኛው ሲያደላብህ ፍለጠው ፍለጠው አይልሞ ይሆድህ። በልጅግ አለቀሰ ስቅስቅ ብሎ እንደ ሰው ጓንዴም አለቀሰ ስቅስቅ ብሎ እንደ ሰው አልጋ ላይ ተጋድሞ ተኋን እየላሰው።

የተከበራችሁ አድማጮቻችን ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ባሉ የሰላም የፍቅር የደስታ እንዲሆንላችሁ በድጋሜ ከልብ እንመኛለን። አብራችሁ የቆየሁት ወርቅነሽ ሸቴ ነበርሁ። የዛሬ አመት በሰላም ያድርሰን። መልካም በዓል ያመት ሰው ይበለን።